0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ ለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ከመንገደኛው ጋዜጠኛና የኪነጥበብ ባለሙያ እንዲሁም አክቲቪስት ከሆነው ጀምበር መንግስቴ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። እንደምን አለህ ጀምበር?
1: ጤና ይስጥልኝ የሰጠኝ ዘመነ፣ እንዲሁም አድማጮቻችንና የፕሮግራማችን ተከታታዮች ሰላም፣ አመሰግናለሁ ሰጠኝ።
0: እናመሰግናለን። እንግዲህ አንተ በየጊዜው ከኛ ጋር ቃለ ምልልስ ታደርጋለህ፣ ለዚህም ከፍ ያለ ምስጋና እናቀርባለን። ያው እንደምታውቀው ራዲዮ ጣቢያችን የተለያዩ ድምጾችን ያሰማል። አንተ ደግሞ በዋናነት ከሚሳተፉ ሰዎች በተለያዩ ማህበራዊ ጉዳዮች፣ ፖለቲካው፣ አርቱ፣ ሁሉም ትሳተፋለህ እና በድጋሚ እናመሰግናለን።
1: እኔም አመሰግናለሁ። እንግዲህ ምንድን ነው እግዚአብሔር የሰጠንን ጸጋና ወላጆቻችን በእንክብካቤ አሳድገው ለዚህ ቁም ነገር ሲያደርሱን እኛም ደግሞ ያለንን የእውቀት አድማስ የቀሰምነውን ለሌላው ለአድማጮች ማሰማትና አንዳንዴም ደግሞ ምሳሌ የምንሆንበትን ደረጃ መግለጹ ለተለያዩ ፍላጎት ላላቸው ማደግ ለሚፈልጉ ሰዎች ሁሉ አንዳንድ ምሳሌና ጥቅም ይሆናል ብዬ ስለማስብ እኔም በጣም ነው ማመሰግናችሁ፣ በጣም ነው ማከብራችሁ።
0: እናመሰግናለን በድጋሜ። እንግዲህ ቅዳሜ ነው። ቅዳሜ እስከሆነ ድረስ መዝናኛውን የፈለግነው ፖለቲካውን ሰነበትንበት ወደ መዝናኛው ነው እንድታቀርብልን የምንፈልገው። በዚህ አጋጣሚ ደግሞ ይህን ፕሮግራም ያው ለቅዳሜ ብለን አስቀድመን ነው የምናዘጋጀው። አንተ ሰንበትን ትጠብቃለና ለአድማጮቻችን ግልጽ እንዲሆን ነው። እስኪ እንግዲህ ዘና ፈታ ማለት አለብን በሚለው ነው ትኩረት የምናደርግ። በሕይወታችን ብዙ የሚያዝናናን ነገር አለ። እኔ ከፈረንጆች በጣም መቀናበት ነገር አለ። ለራሳቸው፣ ለልጆቻቸው፣ ለቤተሰቦቻቸው ጊዜ ይሰጣሉ። አንድ ላይ ሆነው የሚያሳልፉበት ብዙ ጊዜ አላቸውና እኛ ደግሞ እንደዛ ልምድ የለንም። እርግጥ ህብረተሰባችን እርስ በርስ ተባባሪ ነው በደስታ በመከራው፣ ግን ለራስ በቤተሰብ በሚባለው ደረጃ አሁን እየተለመደ መጣ እንጂ በፊት ብዙ አይደለምና ይህን ለማዳበር ምን ማድረግ አለብን በአንተ እይታ?
1: ሰጠኝ፣ በመጀመሪያ ያነሳቸው አበይት ጥያቄዎች በጣም በህይወታችንና በኑሯችን አስፈላጊ ከሚባሉት አንዱ ራስን አዝናንቶ ራስን አስደስቶ ሌላውን ማስደሰት ሲሆን፣ የመጀመሪያው በአንደኛ ደረጃ ደግሞ የምንጠቅሰው ከቤተሰብ ጋር ቤተሰብ ማለት ነፍስ ነው። ቤተሰብ ማለት ህይወት ነው። ቤተሰብ ማለት የልብ ትርታ፣ ቤተሰብ ማለት የኑሯችን ህልውና ከአንድ ላይ በጋራ የምናካሄደው ስለሆን ይህን መጀመሪያ ነው ማጠናከር ማበረታታት ያለብን። ለምሳሌ ቅድም እንዳልከው በፈረንጆች በኩል የተለመደ ነው፣ በእኛ በኩል ግን ያልተለመደ ነው ብለሃል። ትክክል ነው። አሁን ግን ጊዜውንና ወቅቱን እየጠበቅን ስንሄድ ከፈረንጆችን ብዙ ልምድ እየወሰድን ምንም ሙሉ በሙሉ ባይሆን ከሞላ ጎደል ወደ እነሱ አብረን እየተቀላቀልን እየሄድን ያለን። ቅድም እንዳልከው በደስታውም ሆነ በመከራው መተባበሩ፣ የመደጋገፉ፣ የመረዳዳቱ እያለ የራስን ማዝናናት እና ወይም ደግሞ ቤተሰብ ማስደሰት ወደ ፖለቲካው አንድ ላይ የመሆኑ ጉዳይ አሁንም ትንሽ ይቀረናል። ነገር ግን እየተስተካከለ እየሄደ ያለ ሁኔታ ነው። ምሳሌ ብንወስድ አሁን በበጋው ወራት ልጆችን ስንመለከት፣ እንደውም በትላንትናው ዕለት ያየሁት ምሳሌ ልጆችን ከአንድ ላይ በሚድራኮ ወይም በመዝናኛ ቦታ የተለያዩ እንደ ፉኛ ወይም እንደ ፕላስቲክ የውሃ ተፋሰስ የተለያዩ መጫወቻዎችን ገንዘብ ያለ ክፍያ አልባ እንደገና ዮጋ ስፖክ ወይም ደግሞ ተደስቶ ማስደሰትን እንደዚህ እንደ አክሮባት የተመሳሰለ እና እዚያ ሳይ በሙሉ ፈረንጆቹ በፔታክቲክቫ ከተማ ሮሆባ ጋና ወይም አጋና ስትሬት አጋና ቀጥተኛ መንገድ በዚህ አካባቢ ሳየው የኛ ልጆች ወይም ከወላጆች ጋር በጣም ደስ የሚል እያሳለፉ አይቻለሁ። ሌላው ደግሞ ወደ ውሃው ደንበር የሄድን እንደሆነ፣ አዎ በተለይ ወላጆች ከሰዓት በኋላ ልጆችን በመያዝ የተለያዩ እንደ ግሊዳ፣ አርቲክ፣ ባምባ ይህን የመሳሰሉ እንደገና ፒዛ በመግዛት ከዚያ ውሃው ዳር ሁነው የሚበሉበት የሚጠጡበት የሚዝናኑበትን ይህን አይቻለሁ። እነዚህ ምሳሌ መውሰድ ያስፈልጋል። ሌላው ይህ መዝናናት የምንለው ለህይወታችን ብዙውን እንደምታዩ እንኳን በስራና በተለያየ ችግር በማበራው ኑሮ የምንኖረው ነው እና ፀሐይ ሲመታን እንኳ እንዴት እንደሚጨንቀን ያን ጊዜ ከመኪናም ካለነ ማዝጋን ከፍተን እንኳ ያ ማዝጋን እስከሚያቀዘቅዘን ድረስ እንዴት እንደሚያቃጥለን ወይም ደግሞ በእግር መንገድ እየሄድን እንዳለን ፀሐዩ ሲበላን ወደ ዛፍ ፈልገን ነፋስ እንደምንቀበል ልክ ደግሞ ራስን ማዝናናት ራስን ማስደሰት ራስን ከውጥረት ለቀቅ ማድረግ ልክ እንደዚያ ነው። አሁን ውሃ ጠምቶህ ስትጠጣ እንደሚያረካህ እርቦህ ካለ ስትበላ እንደምትጠግብ ሰውነት ሁሉ ዝሎ የነበረው እንደገና ኃይል እንደምትጨምረው አሁንም ፀሐይ ሲመታ ደግሞ ጥላው ስታርፍ ደስ እንደሚልህ ህይወትን ደግሞ ራስን ከተለያዩ ስራዎችና ተለያዩ ውጥረቶች ጭንቀቶች ለላይን በምታደርግ ጊዜ ህሊናህን ያድሰዋል፣ እድሜን ያስረዝማል። አጠቃላይ የሚሰማ ስሜት በጣም ሌላ ነው ሰጠኝ።
0: በጣም እና ስለዚህ እንደዛ እናደርግ ነው ዋናው ቁም ነገራችን። እንግዲህ መልካም ነገሮችን መልመድ ጥሩ ነው። የትም ቦታ መልካም ነገርን መልመድ ደስ ይላል። በዚህ እንቀጥልበት። እንግዲህ አንተ ዛሬ ጋበዝንህ መዝናኛውኑ ነገሮችን እንድታቀርብልን ነው እንዳልነው ፖለቲካውን ቆየንበት ሌላውን ነገር እረፉበት ስለተባለ አንዳንድ ጊዜም ኔሎችን ነገሮች ተወታ አድርገህ እንደገና ደግሞ ስታቀርብ ሁድሰኙ ምናምን የኔ ፖለቲካውን ጉዳይ ጥሩ ነው እና እስኪ እንደው በጠዋቱ ፖለቲካው የበለጠ ይቆይና እንደው መዝናኛውን እስኪ ያቀርብልን።
1: እንግዲህ ይገርምሃል ሰጠኝ በዚህ አጋጣሚ ላበስርልህ የምፈልገው የመጀመሪያ እንግተርጉ ማለት ነው ልጄ ወይም ልጃችን የኔና የባለቤቴ አንድ ላይ ወልደን ያሳደግናት ልጅ በክብር ደረጃ ደርሳልን ማክሰኞ ዕለት ሰርጓ ነበር በኦላም ወይም በአደራሽ የተዳረችው እና በቀደም የነበረውን ደስታ እዚህ ልነሳና ፊልም ነው የመሰለኝ። በቃ በአውሮፕላ ላይ እየተንሳፈፍክ ወደ ታች መሬቱን ስታየው ህልም እንደሚመስል ልክ እንደዚያ ነው የመሰለ እና ደስታን መዝናኛን የሚያክል የለም። እንዲያውም እዚህ በእውነት ዓለም ነው ደስታ፣ ዓለም ነው ታምር፣ ሚስት አግብቶ መኖር፣ ልጅ ወልዶ መዳር በጣም ያስደስታል። ከዚህ መድረሳችን እያመሰገን እናት አባቶቻችን ተመስገን እያልን ቅዱስ ፈጣሪያችን ገንዘብ አለኝ ገንዘብ አጣሁ ብለህ ምን ታማርራለህ? ጤና አጣሁስ ብለህ ምን ታማርራለህ? አምላክን ለምነው ተስፋ ታገኛለህ እያልኩኝ በዚህ ልጀምርና እና እናት አባት በጥሩ ሁኔታ አሳድገው ሲያደርሱን እኛም ደግሞ እዚህ ማይረግ ስንደርስ ይህ ደስታ ለሁሉ እንዲደርስ ምኞቴና ጸሎቴ ነው። እና ያውም ሀገራችን በእንደዚህ በሰርጉም አይነት ብንቀጥልበት በጣም ደስ ይላል። ምን ይላሉ እንደዚህ ድረው ሲድሩ አለ አይደለ? ረጋጃ አንቶኒ የተከበረው ሰው ያያ አንቶኒ ልጅ መልኩ የሀበሻ ስራው የፈረንጅ ከተወለዱ አይቀር እንዳንተ ነው እንጂ አዝማሪ ደግሞ ሲገጥም አረጋያ አንቶኒ የትላንትናው ተንከር ተንከር አለ ደረሰባቸው። የአንተ ያያ አንቶኒ ልጅ የአንተ አባ አንቶኒ ልጅ አንተ የሜቴ ልጅ እንኳን ደስ አለህ በጣም ስትደሰት ልጅህን ድረህ እያለ ይሄ እንጀራው ተጋግሮ ዳሱን አለበሰው ጠላው ወርዶ ወርዶ ማቶቱን አራተው ይሄ የጀግናው ገበሬ ልጅ በበሬ ያረሰው እየተባለ የሁሉም ይዘፈንለተይ። እንደገና ሱሪውም ወደ እንግሊዝ በትሩ ከዘራ ልቡ ተንኮል የለው በሰው ግፍ አይሰራ ለስራ ጓዶቹ አልፎ አይሆን ባላንጋራ ከፍ እያለ ሄደ ጌታው ያንተ እንጀራ እየተባለ አዝመራው አዝማሪው ሲዘፍን እንደገና እንኳን አንተንና የምወድህን ታየው ደስ ይለኛል ፎቶግራፍክን ያረባባ ገንዘብ ማንም ይሰጠኛል አንተ ግን ሲመጣ ድርቡን ያምረኛል። እንኳን ደሞ ለብሩ ነው ጉድዱ አባት ይሰጣል ወይ ፈንስተቀንዱ ያሉ የሁሉ ሲሉ ያሁሉ ትያለ በቃ ያገራችን እኮ ሰጠ የሰርጉ በደስታው እንትን ስትል አንደኛ እንደዚህ ዛሬ በአንድ ቀን በኋላም ጨርሰ በበነገታው መበታተን ሳይሆን ሰባት ቀን ነው የሰርጉ ሚሰረግበት።
0: አሁን ያን ዚያገር ሰባት ቀን እንሰርግ ነው ምትልቀንሱ ይያልነኛ
1: ሳይሆን በመዝናኛ ደረጃ ለምሳሌ ይውል እንኳን ሌላ በርግጥ አሁን ትንሽ እየተሻሻልን እየመጣነ አሁን በሰርጉ ስንሄድ ሀፈረንጅ ጋር ሲዳሩ ወይም ደግሞ ወጣቶች ሲዳሩ ምንድን ነው የሚሉ ምጡምጻም ይሉታል። ይሄ እኛ የምንፈልገው 300 ሰው አዝምነናል ወይም 300 ሰው ጠርተናል ከወላሙ የሚመጣ ይሄ ነው። በእናቴ በኩል ያለውን ይሄን ያህል ጥሪ፣ በአባቴ በኩል ያለውን ይሄን ያህል ጥራ፣ በባልየው በኩል ደግሞ ያለው ይሄን ያህል ይጠራል ተብሎ እንግዲህ 75 ሰው በአባቷ ወገን 75 ሰው በእናቷ ወገን በዚያኛው ደግሞ 150 ወገን የሙሽራው ወገን ይዞ መጥቶ በእንደዚህ አይነት እየሆነ ነው። ሌላው ደግሞ አሁን ለምሳሌ እኔ ሰርግ ጋብዤ እንደሆነ ሰጠይ መምጣትና ለመምጣት ግን አረጋግጥ ተብሎ አንዳንድ በአንድ በኩል ጥሩ ሲሆን በሌላ በኩል ደግሞ አፋጦ ጥየቃ እንግዲህ እና አልተለመደ ስለሆነ ትንሽ የዚህ ሁኔታ ሁሉ አለና የሙሉ ስታየው በመሰረቱ ስትመለከተው አንደኛ የገንዘብ ቁጠባን፣ በሁለተኛ ደረጃ ደግሞ ያ የመጣው ሰው በስነ ስርዓት መጥቶ በጊዜው በልቶ ጠጥቶ ተደስቶ እንዲሄድ መቀመጫ ቦታ ሁሉ ተደራጅቶ የምታገኝበት ነው። ግን በብዙ አጠቃላይ ስንጠራ ስንት እንደሚመጣ ወይም ያንሳል ወይም ደግሞ ይትረፈረፋል። በሚያንስ ጊዜ አዎ 300 400 ቦታ እንትን ብለህ እንዱ ባነሰው ሁሉ ልትከፍል ነው። ከዚያ ደግሞ ብዙ ከመጣ ደግሞ ተጨማሪ ወንበር ሪዘርቫ ወይም ተጨማሪ እንትን ስትል ያ ተጨማሪ የምትከፍለው ከዚያ ትንሽ ወደድ ይላል እና ይሄ ሁሉ ጥሩ ነው። ግን አሁን እየገባን ነው
0: ነገሮች እየተለወጡ ነው። እንግዲህ በጊዜ ሂደት ደግሞ የሚለወጡባቸው ነገሮች ይኖራሉ። እንደው ሌላው በመዝናኛ ዘርፍ እንግዲህ ግጥም ማቅረብ በአንድ በኩል ደስታን መግለጫ፣ ጥሩ ነገሮችን መግለጫ ይሆናል ቅድም እንደሰማ ነው፣ በሌላ በኩል ሀዘንንም የሚገልጽበት አለና እስኪ እንደው ሌላ ማህበራዊ ጉዳዮቻችን ሌሎች ነገሮችን የሚዳስሱ ግጥሞች ካሉ
1: እንግዲህ በእውነት በተለይ ማተኮር የምፈልገው ስለ ልጆች ነው። እኛ ለልጆቹ በአንድ አብረን ተሰራን፣ የምናሳድጋቸው ልጆች ዶክተር ይሆናሉ፣ መሐንዲስ ይሆናሉ። የአባት የእናት ፍቅር እየተቀበሉ እኛ ለልጆች ባንድ ላይ እንስራ፣ እኛ ለወጣቶች ባንድ ላይ እንስራ። ፍሬ የሚያፈሩ ወጣት እንድናፈራ፣ ለወገን አለኝታ ለሀገር ፍቅር። ጨዋታ መልካም ነው ከልጆቹ ጋር። እኛ ትላንትና ልጆች እያለን ከእናት አባቶች ጋር እየተማክርን ተመስገን ጌታዬ ከዚኸው ደረስን። ወላጅን እናክብር ወገንን እንርዳ፣ ወላጅን እናክብር ወገንን እንርዳ። በተባበርነ ጊዜ ችግር ማይጎዳ፣ አንድ ሰው በአገሩ አንድ ሰው በወንዙ ተባብሮ ሲኖር፣ አንድ ሰው በወንዙ አንድ ሰው በአገሩ ተባብሮ ሲኖር፣ እየተዋደደ ደስ ይላል ፍቅር። አምላካችን ቢሆን የሚወደው ነገር ከአንድ ላይ ተባብሮ መኖር ነው በፍቅር። ፍቅር ሲሉት አገር ሲሉት አወይ ደስ ማለቱ፣ ፍቅር ሲሉት አገር ሲሉት አወይ ደስ ማለቱ። በመተባበሩ ደግሞም በአንድነቱ ለሀገሩ ብሎ ቁም ነገር የሰራ፣ ለወገኑ ብሎ ቁም ነገር የሰራ። ዘላለም ይኖራል በታሪክ ሲጠራ ዘላለም ይኖራል በታሪክ ሲጠራ እንተ አባቶቻችን የነበሩበት እንተ አባቶቻችን የነበሩበት በጦር በጎራዴን በለበን ጥይት አገር አስከባሪ ሲመጣ ጠላት ሲመጣ ጠላት ሲመጣ ጠላት ጀግናነን ጀግናነን የአባታችን ወኔ ጀግናነን ጎበዝነን በኻል ጠባቂነን የአገራችን ፍቅር አስከባሪዎች ነን እስራኤል አገሬ አንቺ እንደምነሽ እስራኤል አገሬ አንቺ እንደምነሽ ማርና ወተቱ የሚፈስብሽ እስኪያ መጣውና በጀል ጨብጠው የእስራኤልን ጠላት በሽታ ይርገጠው አንቺ ኢየሩሳሌም እንደምን አለሽ አንቺ ኢየሩሳሌም እንደምን አለሽ የዓለም ሕዝብ መጥቶ የሚጎበኝሽ ፈጣሪ አምላካችን ለኛ የሰጠሽ ፈጣሪ አምላካችን ለኛ የሰጠሽ እኛም ልጆችነን አንቺም እናት ነሽ ጡትሽን እያጠባሽ አንቺ አሳድገሽ በክኔሬት ውኃ ሽባ አድርጋ ታጥቃ በክኔሬት ውኃ ሽባ አድርጋ ታጥቃ ትመግበናለች እንደናት ተጨንቃ ትመግበናለች እንደናት ተጨንቃ እስራኤል አገሬን ኩሪ ይገባሻል እስራኤልን አገሬን ኩሪ ይገባሻል ጠላትን የሚቋቋም ጀግና ልጅ ወልደሻል የትም ቢሆን የትም ቢመጣ የትም ቢሆን የትም ቢመጣ የእስራኤል ጀግና ለአገሩ ሲሆን የለውም ጣጣ የእስራኤል ጀግና ለአገሩ ሲሆን የለውም ጣጣ አይያልኩኝ እንግዲህ ዜማው የተለያዩ ዜማዎች ሆናሉ እንደው በስፖንታኒ ደረጃ የሚመደው ነው እንጂ እኔ ያወጣሁት ዜማ አይደለም ሰጠይ
0: ጥሩ ነው ያዝናናል ቆንጆ ነው ሀገርን ተማሪዎችን ሁሉን ነገር ተመልክተዋል በጣም ጥሩ ነው እንግዲህ መጨረሻ መልእክት ካለህ እሱን ብልናንሰናበት
1: መጨረሻ እንግዲህ መቼም ያው ፖለቲካውን ብዙ እየተነጋገርንበት ነው ግን ፖለቲካ ከዚህም ነካ ከዚያም ነካ የፖለቲካ እንደ ጉንፋን በሽታ ወይም ዶረርሺ በሽታ ነው ጉዞ ሲመጣ አሁን በተለይ በእኛ ማበረሰብ ስንመለከት በፖሊካ በፖለቲካው እንደ ሌላው ቀድም እንዳልነው በደስታና በመከራው እንደምንተባበረው በፖለቲካው የበሰሉ ሰዎችን ከአንድ ላይ አራት አመት በሙሉ ተቀምጠን አሁን ሚዝ የመጣ በርበሬ ቀንጥስ ሆኖ እኔም ከመባባል ከአንድ ላይ መዋቅር አድርገን አንደኛውን የኛውን መሪ ከዚያ ፈረንጅ እያቀላቀልን ቅድም እንዳልኩት ማባር ካጻያ እንዳልኩት ተቀላቅለን ብንሄድ የራሳችን የሆነ ፓርቲ አቋቁመን ይህ የራሳችን ፓርቲ ስንል በእኛው በኢትዮጵያዊ መሪ አንድ መሪ መርጠን ከዚያ ግና እያቀላቀልን እስከ 10 እስከ 15 ድረስ መድበን ብንሄድ ቢያንስ ወደ አራት መንዳት ወይም ደግሞ አሁዛ ሀሲማውን የማለፊያውን ቁጥር አግኝተን በፖለቲካው የበለጠ ለማበረሰባችን የምንፈልገውን አጀንዳ አንቀሳቅሰን የምንፈልገውን ውጤት ላይ የምንደርስበት እንችላለን። ነገር ግን ዛሬ ስታዩ ሰጠ እያንዳንዱ በቤተሰብና በእንትን ሆኖ አንዱ ካንዱ ተሸጉጦ አንዱ ካንዱ ፓርቲ ጋር ህዶ ይገባል እድል ያላቸው ይገባሉ እድል የሌላቸው ደግሞ ይቀራሉ ከገቡ በኋላም ደግሞ የራሳቸውን አጀንዳ አውጥተው ማንቀሳቀስ አይችልም። ለምን? አሏቸው የስራ አስኪያጆች የፓርቲው ዋና ሊቀመንበር እሱ እንዳላቸው ነው ማሽከርከር የሚችሉ። ይህን ይመስላል የሰጠኝ።
0: ጥሩ ነው የአንድነት ብንፈጠር ጥሩ ነገር እናመጣለን ነው። ጥሩ ነው እንግዲህ በዚህ ምርጫ እናያለን ማን እንደሚገቡ። ለማንኛውም ግን ጥሩ ቀን ይሁንልን የማንን ዜማን ጋብዝህ ለዛሬው?
1: እንግዲህ እኔክ መወዳቸዋለሁ ሂሩት በቀለም አለች ጓደኛ ባይኖር የምትለው ይርጋሉ ባለ ደሞ ምን ቢመላመሉ ባየር ላይ ቢበሩ ገበሬው አንተ ነህ ዋልታና ማገሩ ሚለውን ብትጋብዘኝ ደስ ይለኛል።
0: አንዱን ጋብዛለን እንግዲህ ስቱዲዮአችን ያለውን ሙዚቃ አንዱን ጋብዛለን እና መሰግናለን መልካም ጊዜ ደናውንልን
1: አሜን ደናውንልኝ ሰጠ አመሰግናለሁ።

የመቶ ዓመት ቢሆን ወይም የልፍ ዘመን ምንም አይረሳ ሁሌም አብሮንም ይሆን ያው ነው ትዝታ ፍጹም አይለየን በታሪክ ማህደር በድሜ ጎጆ ታቅፈን በፍቅር ጥላቻው ጥንት የፈጸምነውን ዛሬም እናስታውስበት ወደ ኋላ ሄደን ቅኔ ነው ትዝታ ብዙ የሚያሳየን የድሜ ፍርጎን ጉዞ ዙሮ የሚያመለክት እንዲህ ነበር ብሎ ሚናገር ስለ ጥንት ትዝታ ነው እሱ የጥበቦች ጥበብ ታሪክ የሚሰራው ቁጭ ብሎ ከሰው ልብ በህሊና ማህደር በመንፈስ መርቀዝ ፈክቶ ተቀምጦ ላንዴም ሳይደበዝዝ ትዝታ ሕያው ነው ዘላለም የሚኖር ሁሌም እየቃኘ የሕይወትን ጠፈር ትዝታ ትዝታ ትዝታ ንጉሡ ሕይወትን ዳሳሹ በነበር መንፈሱ ትዝታ

የውበት አክሊል የዳሞት ግጥሞች ከሚለው መጽሐፍ የተወሰደ ነው። አመል ማሎ ጸጉር የውበት አክሊል የደም ግባት ቋት ነሽ ፍቅር ጸዳል ዳልሽን ተተረከዝ ሶስቱ ቅራቱ እንቡት ጽየረዳ ይመስላል ፍካቱ ሰውነቴ ሲረድ አንቺን መመልከቱ መች ይሆን የሚምረኝ የፍቅርሽ ልክፍቱ ዘመን የምሮጥ እንደ ነፋስ ገፋኝ ዛጎላማ አይንሽ በፍቅር ሲገርፈኝ ተበደልኩኝ ብዬ እንዳልውል ከችሎት አይንሽ አይከሰስ አይቀርብ ከዳኛ ፊት አር ጥቁር ዞማ ገመደ ጸጉር ወለላ ከንፈርሽ ሚጥም ከስኳር ከሰው ጋር ቅበሩኝ ስሞት በእግዚአብሔር ፍቅሬ ቃለ ኪዳኔን መሃል ላይን ሰምተሽ ካጎጤዎች መሃል ጉንጭን አንተርሰሽ ውሰደኝ እንቅልፉ ዘላለም ባክሽ ፍቃዱ እንኳ ሆኖ በሞትም በድንገት ነፍሴን ለመቀበል ሲመጡ መላእክት ፍቅር ዳኝነቱን ከጸብ ሲማገትሽ የግርጌ ማህተም ሊያዩ ሲጠይቁሽ አገሩ ይዞት ጠፋ በያቸው ባክሽ በፍቅር አማልክት በሃያላን ፍጡር አበሳ ስቆጥር በመውደድ ወታደር እኔ ለኔ ብዬ መኖርን ሳልጀምር ጥሩ ቁርስነቱን ተስፋን ሳይ በመድር እንዲህ አርጎኝ ሄደ የዚያች ልጅ ፍቅር ሁሉን አስተካክሎ የሰጣት እንደሷ እንጆሪ ከንፈሯ ጥርስና ምላሷ ከላይ መደረቢያው ከታችም ቀሚሷ ተረከዘ ሎሚ ብርቱካን አጎጤ እኔ ገና ውርጋጥ ሙል ከወጠጤ ፍቅሯ ገሞራ ነው በፍንዳታ ዘመን እንዲሁ ቁጭ ብዬ ሳስብ በሰመመን የቆም እስረኛሽ ነኝ ኮኮብ ገዳይ ጥሎሽ ምንም አይታክተኝ ቡል ስከተልሽ አንቺ በሌክሰስ መኪናሽ መስኮት ዝቅ ባለበት ጸጉርሽ በነፋስ ኃይል እንዲያሲርበተበት ልቤ ተበትኖ እንዳልሞት በድንገት ቅፍ ጭምቅ ጭርንቅ ሳማ አድርግኝና ውሰደኝ እንቅልፉ አስተኘኝ ጋፒና ካንቺ ጋር መጓዙ ምቾት አለውና።

ያፈቀሩለት ደራሲ እስክንድር በላይ ዋ የወደዱ ያፈቀሩለት ትንሹ ትልቅ ትልቁ ዘበት አይና ይከደን አፋይላውስ ውሃ ይጠጣ ህላይቀመስ እንቅልፍ ባይና ይዞር ለቱ አይጋመስ ወይ ዛሬ አያልቅ ወይ ነገ አይደርስ ወይ ቆርጦ አይቆርጥ ወይ የልብ አይደርስ ሲያሰኙ ማንባት ሲያሰኙ ማልቀስ አንዳንዴም አበዳሊያም መቀወስ መጫወት የለ መሳቅ መደሰት አብሮነት የለ ከሰው መገናኘት ሁሉም አበቃ ነው በቃ ለየለት ሰውን ይወደዱ ያፈቀሩለት ክብራትና ክብራን አድማጮቻችን ባህልና ኪነ ጥበብ ለህብረተሰቡ ለሀገርና ለም የሚያበረክቱትን አስተዋጽኦ እንቃኛለን። በዛሬው ዝግጅታችን የባህላዊና ዘመናዊ ሙዚቃዎችን ታሪክ እንዳሰሳለን እንዲሁም የተለያዩ ጣዕመ ዜማዎችን እናቀርባለን። አንድ ህብረተሰብ ማንነቱን ከሚገልጽባቸው ዘርፎች መካከል ባህል፣ እምነትና ሙዚቃ ዋነኞቹ ናቸው። ያንድን ማህበረሰብ ማንነት ለማወቅም ሶስቱን ነገሮች መመልከት በቂ መረጃን ይሰጣል። በአጠቃላይ የሙዚቃ ታሪክ ከቅድመ ታሪክ ጊዜ ጀምሮ እስከ ዛሬ ድረስ ያለውን የሙዚቃ ታሪካዊ እድገትና መገኘት ይሸፍናል። ምንም እንኳ የሙዚቃ ፍቾች በዓለም ላይ በጣም ቢለያዩም ሁሉም የሚታወቁ ባህሎች በውስጡ ይካፈላሉ። እና ሙዚቃ እንደ ባህል ሁሉን አቀፍ ተደርጎ ይቆጠራል። የሙዚቃ አመጣጥ በጣም አከራካሪ ሆኖ ቆይቷል። ተንታኞች ብዙውን ጊዜ ከቋንቋ አመጣጥ ጋር ያዛምዱታል። ሙዚቃው ከቋንቋ ጋር ይነሳ በሚለው ዙሪያ ብዙ አለመግባባቶች አሉ። ሌሎች ብዙ ንድፈ ሐሳቦችም አሉ። ከተለያዩ ትምህርት ዘርፎች በተወጣጡ ምሁራን ቀርበው አንዳቸውም ሰፊ ይሁንታ ባገኙም በአብዛኛው ባህሎች የሙዚቃ መፈልሰፍን በሚመለከት የራሳቸው ተረት መነሻዎች አሏቸው። በአጠቃላይ በየራሳቸው አፈታሪክ ሃይማኖታዊ ወይም ፍልስፍናዊ እምነት የሚሄዱ ናቸው። አንዳንድ መረጃዎች እንደሚያመለክቱት ሙዚቃ በተወሰነ ደረጃ እንደ ጂያ ስርወ መንግስትና በኢንደስ ሸለቆ ይኖሩ በነበሩ ማህበረሰቦች ውስጥ ይኖር ነበር። የጥንት ሙዚቃ በቻይና፣ ግብጽ፣ ግሪክ፣ ህንድ፣ ፋርስ፣ ሜሶፖታሚያና መካከለኛው ምስራቅ ማህበረሰብ ውስጥ ነበር። ለጥንታዊ ሙዚቃ ብዙ ማጠቃለያዎችን ማድረግ ከባድ ነው። በጥንታዊ የዘፈን ቅርጾች ግጥሞቹ ከሙዚቃ ጋር በቅርበት የተሳሰሩ ነበሩ። ውሎ አድሮ በባህሎች መካከል ያለው ግንኙነት እየጨመረ መምጣቱ የሙዚቃ ሐሳቦችን፣ ልምዶችንና መሳሪያዎችን እንዲተላለፉና እንዲለዋወጡ አድርጓል። ከታሪክ አኳያ ሃይማኖቶች ብዙውን ጊዜ ለሙዚቃ ማበረታቻዎች ሆነዋል። የሂንዱዝም ቬዳዎች በህንድ ክላሲካል ሙዚቃ ላይ ከፍተኛ ተጽዕኖ አሳድረዋል። አምስቱ የኮንፊሽያኒዝም ክላሲካሎች ለቀጣይ ቻይና ሙዚቃ መሰረት ጥለዋል። በስድስተኛው መቶ ክፍለ ዘመን የእስልምናን ፈጣን መስፋፋት ተከትሎ እስላማዊ ሙዚቃዎች ፋርስንና የአረብ ሀገራትን ተቆጣጥረውታል። የእስልምና ወርቃማው ዘመን በርካታ ጠቃሚ የሙዚቃ ግኝቶችን አምጥቷል። በጥንቷ የክርስቲያን ቤተ ክርስቲያን የተጻፈ ሙዚቃ የምዕራባውያንን ክላሲካል ሙዚቃ ወጋ ሳይቷል። የይሁዳውያንም ታሪክ እንዲሁ ነው። ወደ መካከለኛው ዘመን ሙዚቃ ስናልፍ የብዙ ዘመናዊ መሳሪያዎች ጅማሮ ታይቶበታል። የህብረተሰብ ሙዚቃ በሁሉም የባህሉ ዘርፎች ማለትም ማህበራዊና ኢኮኖሚያዊ አደረጃጀትና ልምድ፣ የአየር ንብረትና የቴክኖሎጂ ተደራሽነት ተጽዕኖ ያሳድራል። ብዙ ባህሎች ሙዚቃን ከሌሎች የኪነ ጥበብ አይነቶች ጋር ያዛምዱታል። ሙዚቃ የሚገልጸው ስሜትና ሐሳብ፣ ሙዚቃ የሚጫወትበትና የሚደመጥበት ሁኔታ፣ ለሙዚቀኞችና ለአቀናባሪዎች ያለው አመለካከት በክልሎችና ወቅቶች ይለያያል። ብዙ ባህሎች ስነ ጥበባዊ ሙዚቃ፣ የህዝብ ዜማዎችና የራሳቸውን መለያ አላቸው። የተከበራችሁ አድማጮቻችን ከዚህ ቀጥለን በባህላዊ ዜማዎቿ የምትታወቀውን የገነት ማስረሻን አንድ ቅን ያዘል ዜማ እንጋብዛችኋለን። ቆይታችሁ አብሮ እንዲሆን እንጋብዛለን።

አድማጮቻችን ከዜማው ተመልሰናል። አሁን ደግሞ የእስራኤልን ሙዚቃ ታሪክ ባጭሩ እንዳሰሳለን። የኢብራይስት ሙዚቃ ዘመር ኤቭሪ የሚለውን ቃል የሚያመለክት ሲሆን በኢብራይስት የተጻፉትን የዝማሪዎች ወይም የዘፈን ስብስብ ይመለከታል። አንዳንዶቹ ይህንን ፍቺ ሽሬ ኤሬጽ እስራኤል ወይም እስራኤል ሀገር ሙዚቃ ይሉታል። አንዳንዶቹ ደግሞ ሽሬ ሙሌዴት ወይም ሀገር ቤት ዜማዎች ብለው ይጠሩታል። የእስራኤል ሙዚቃ ሀገሪቱ ነጻነቷን ለማስከበር ጥረት ባደረገችበት ጊዜና በሰፈራ መንደሮች እንዲሁም ቀበሌዎች ምስረታ ወቅት ይበልጥ እንዳደገ ይነገራል። የእስራኤል ሙዚቃ በመከላከያ ሰራዊቱ ውስጥ በመግባት ለሀገር ዳር ድንበር መከበር ለሚታገሉ ወታደሮች ሞራል በመስጠት ትልቅ አስተዋጽኦ አበርክቷል። የእስራኤል ሙዚቃ በ1950ዎቹ እና 1960ዎቹ ውስጥ መንግስት በተመሰረተ በመጀመሪያዎቹ አመታት ተወዳጅነቱ ይበልጥ ጨምሯል። የሙዚቃው ይዘት ይበልጥ የጽዮናውያን ተስፋዎችንና የጽዮናውያንን ህልሞችን የሚዳስስ ሲሆን ቤታቸውን ለመገንባትና የትውልድ ሀገራቸውን ለመጠበቅ ያሰቡትን ይሁዳውያን ወጣቶችን ህይወት አወድሷል። ከነዚህ የአርበኝነት መዝሙሮች መካከል ብዙዎቹ የእስራኤል ጦርነቶችን የሚዳስሱ ሲሆን በወታደሮች መካከል ያለውን ጓደኝነትና በጦርነቱ ወቅት ስለ ሞትና ሀዘን እንዲሁም ጀግንነት ይናገሩ ነበር። አድማጮቻችን ቀጥለን ኢየሩሳሌም ሸል ዛሃብ የተሰኘውን የኦፍራ ሀዛ ዜማን እንጋብዛችኋለን።

ከዜማው ተመልሰናል። አሁን ዘመናዊ ሙዚቃን እንዳስሳለን። በሙዚቃ ታሪክ ውስጥ ዘመናዊነት በሃያኛው ክፍለ ዘመን መባቻ አካባቢ እንደተፈጠረና የሙዚቃ ቋንቋ የለውጥና የድገት ጊዜን መሰረት ያደረገ የውበት አቋም እንደያዘ የታሪክ ድርሳናት ያስረዳሉ። የቆዩ ባህላዊ የሙዚቃ ምድቦችን የሚፈታተኑና እንደገና የሚተረጎሙበት የተለያዩ ምላሾች አዳዲስ ያደረጃጀት መንገዶችን ያስከተሉ ፈጠራዎች ወቅት ነው የዘመናዊ ሙዚቃ ጊዜ። ዘመናዊ ሙዚቃ መሳሪያዎቹ የዜማ፣ የግጥም፣ የምትና ሙዚቃዊ ውበት አቀራረብ ከዓለም እይታዎች ለውጦች ጋር በወቅቱ የተዛመዱና ከነበረው ትልቁ የዘመናዊነት ጊዜ ጋር በተጣጣመ መልኩ የቀረቡ ናቸው። ከዘመናዊ ሙዚቃ ጋር በጣም የተቆራኘው ተግባራዊ ቃል ፈጠራ ነው። በሙዚቃ ዘመናዊነት ውስጥ ያለው እምነት ሙዚቃ ጊዜ በማይሽራቸው እውነቶችና ክላሲካል መርሆች የሚገለጽ የማይንቀሳቀስ ክስተት ሳይሆን ከውስጥ ታሪካዊና ልማታዊ የሆነ ነገር ነው የሚል እምነት አለ። በሙዚቃ ግስጋሴ ወይም በፈጠራ መርሆ ላይ ማመን ለዘመናዊ ሙዚቃ መስፋፋት ትልቅ አስተዋጽኦ አበርክቷል። የተከበራችሁ አድማጮቻችን፣ ከዚህ ቀጥለን በዘመናዊ ሙዚቃው የሚታወቀውን የሊዮ ሳይረን አይ ላቭ ዩ ሞር ዛን አይ ካን ሴይ ወይም ከምለው በላይ ወድሻለሁ የተሰኘውን ዜማ እንጋብዛችኋለን። ቆይታችሁ አሁንም አብሮን ይሁን።

የተከበራችሁ አድማጮቻችን ከዚያው ተመልሰናል። ሙዚቃ ባህላዊ የሚሆን ዘመናዊ አንድን ማህበረሰብ እንደሚፈልገው በማገልገል ትልቅ አስተዋጽኦ ያበረክታል። ሙዚቃ በደስታም ሆነ ሀዘን ውስጥ ሆነን የተለያዩ ስሜቶችን የምንገልጽበት ትልቅ የኪነ ጥበብ ዘርፍ ነው። በተለይ በአሁኑ ወቅት ከኢንተርኔት አቅርቦት መስፋፋት ጋር በተያያዘ የሙዚቃ ተደራሽነት በጣም እየሰፋ ሄዷል። ምንም እንኳን የፈጠራ ባለቤቶችን መብቶች የመጣስና በዘርፉ ያሉ ሰዎችን ጥቅም ቢጎዳም ህብረተሰቡ ሙዚቃዎችን በቀላሉ እንዲያገኝ እድል ተመቻችቶለታል። ሙዚቃ ዘርፈ ጥቅም ይሰጣል። ለምሳሌ ስሜትን ያሻሽላል። ጥናቶች እንደሚያሳዩት ሙዚቃን ማዳመጥ አጠቃላይ ደህንነትን እንደሚጠቅም፣ ስሜቶችን ለመቆጣጠርና በዕለት ከዕለት ህይወት ውስጥ ደስታንና መዝናናትን ለማግኘት ይረዳል። ሙዚቃ ጭንቀትን ይቀንሳል። አዝናኝ ሙዚቃን ማዳመጥ አእምሮን ፈታ በማድረግ ጭንቀትን ይቀንሳል። ጥናቶች እንደሚጠቁሙት ሙዚቃን ማዳመጥ ከመደበኛ እንክብካቤ ጋር ተዳምሮ ጭንቀትን ይቀንሳል። ሙዚቃ የአካል ብቃት እንቅስቃሴን ያሻሽላል። ጥናቶች እንደሚያሳዩት ሙዚቃ የኤሮቢክ የአካል ብቃት እንቅስቃሴን እንደሚያሳድግ፣ አእምሮአዊና አካላዊ ማነቃቂያዎችን እንደሚያሳድግና አጠቃላይ አፈጻጸምን እንደሚጨምር ይነገራል። ሙዚቃ የማስታወስ ችሎታን ያሻሽላል። ጥናቶች እንደሚያሳዩት ሪትምና ዜማ የሚደጋግሙ አካላት አእምሮአቸው የማስታወስ ችሎታን የሚያጎለብትበት ዘይቤዎችን እንዲፈጥር ይረዳል። ከስትሮክ የዳኑ ሰዎች ላይ በተደረገ ጥናት ሙዚቃን ማዳመጥ የበለጠ የቃል ትውስታን፣ ግራ መጋባትንና የተሻለ ትኩረትን እንዲለማመዱ ረድቷቸዋል። ሙዚቃ ህመምን ያስታግሳል። ከቀዶ ህክምና ህመም በማገገም ላይ ባሉ ሰዎች በተደረጉ ጥናቶች ከቀዶ ጥገናው በፊት በነበሩበት ወይም ከቀዶ ጥገናው በኋላ ሙዚቃን የሚያዳምጡ ሰዎችን የእንክብካቤ አካል ሆነው ሙዚቃን ከማዳምጡ ታካሚዎች ጋር ሲነጻጸሩ ትንሽ ህመምና አጠቃላይ እርካታ ነበራቸው። ሙዚቃ ያጽናናል። የሙዚቃ ቴራፒ እንዲሁ መግባባትን፣ መቋቋምንና እንደ ፍርሃት፣ ብቸኝነትና ንዴት ያሉ ስሜቶችን በመግለጽ በከባድ ህመም ላይ ያሉ ሰዎችን ለመርዳት ጥቅም ላይ ውሏል። ሙዚቃ ግንዛቤን ያሻሽላል። ሙዚቃን ማዳመጥ የማስታወስ ችግር ወይም የአልዛይመር በሽታ ያለባቸው ሰዎችን ትውስታዎች ያጎለብታል። አልፎ ተርፎም አንዳንድ የአእምሮ ችሎታዎች እንዲቆዩ ይረዳቸዋል። እንዲሁም ኦቲዝም ያለባቸውን ልጆች ይረዳል። ሙዚቃ ሰዎችን አንድ ለማድረግ ኃይለኛ መንገድ ሆኖ ታይቷል። ለወታደሮች የሞራል ግንባታ ይፈጥራል። የተቃውሞ ዘፈኖች በሰልፎች ወቅት የጋራ ዓላማ ስሜትን ይፈጥራሉ። መዝሙሮች በአምልኮ ቤቶች ውስጥ የቡድን ማንነት ይገነባሉ። የፍቅር ዘፈኖች በትዳር ጓደኛሞችና ፍቅረኛሞች መካከል ትስስርን ለመፍጠር ይረዳሉ ይላሉ ምሁራን።

የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። ስለተከታተላችሁን እናመሰግናለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ ፕሮግራም እንገናኛለን። በተረፈ በጀመርነው የኤፍሬም ታምሩ ዜማ እንሰናበታለን። እስከ ሳምንት ቸር እንሰንብት።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ሰላም ተነስተልን የተከበራችሁ አድማጮቻችን መልካም ለተሰንበት ይሁንላችሁ። ያን ስርጭታችን ነው ጀምረናል። ከዛ በፊት ግን ዛሬ ለቱን ደብራን ዘመን አቆጣጥር አይዮም ዮም ሻባት ዩድኬት በአቭ ሄይ ታፍሽም በይባብ እንደ አውሮፓ ዘመን አቆጣጥር ኦገስት 1 2026 እንደ ኢትዮጵያ ዘመን አቆጣጥር ሐምሌ 25 2018 ነው። የቴክኒክ ባለሙያችን ሞሼ መሽኮቪች ስቱዲዮ ተረኛ አይቸው ባይን እንደተለመደው ስርጭታችን እስከ ቀን 2 ሰዓት ድረስ ይከተላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። ወቅቱን የተመለከተ ዜና ትንታኔና ሳምንታዊ ፕሮግራም ይኖረናል። ሰዓቱ እንዳበቃን የስልክ ውይይትም ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን። ያን አሁን ወደ ዜናው ስዳችኋለሁ። በቅድሚያም አርስተ ዜና። በእስራኤልና በሐማስ በተደረሰው የተኩስ አቁም ስምምነት ምክንያት ወደ ሁለተኛው ዙር ለመሸጋገር ተዘጋጅተናል ብሎ ተነገረም። በፋርስ ባህረ ሰላጤ ውጥረቱ እንደቀጠለ ነው። አክራሪ ሃይማኖተኞች በኢየሩሳሌም ሰላማዊ ሰልፍ እያደረጉ ነው። በዩክሬንና በሩሲያ መካከል የሚደረገው ጦርነትም እንደቀጠለ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። በእስራኤልና ከሐማስ ጋር በተደረሰው ስምምነት ምክንያት ሁለተኛው ዙር በቅርቡ ይጀመራል ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ፕሬዚዳንት ዶናልድ ትራምፕ እንዳሉትም ሁለተኛው ስምምነት በቅርቡ እውን እንዲሆን ለሰላም ኮሚቴ ተግባራዊ የሚሆንበትን በአጭር ጊዜ ውስጥ እንዲሆን መመሪያ አስተላልፈዋል ሲሉ ተናገሩ። ሁለተኛው ዙር ስምምነትም ሐማስ መሳሪያውን ይፈታል፣ እስራኤልም ጦሯን ከጋዛ ታስወጣለች የሚል ስምምነት እንዳለ የሚታወስ ነው። ይህ በዚህ እንዳለ የቀድሞው ተጠባባቂ ወታደር ሜጀር ጄኔራል አሙስ ጊላድ እንደተናገሩትም ጠቅላይ ሚኒስትር ቢንያሚን ናታንያው ጥቅም 7 2023 ሐማስ ካደረሰብን ክስተት ወዲህ የተናገሩት ሐና ሐማስን አሸንፈናል፣ አጥፍተናል፣ አንኮታክተናል ብለው ነበር። ነገር ግን ይሄው ሐማስ በአዛ እንደ ወይራ ዛፍ ተተክሎ ይገኛል። ይህ የሚያሳየው ደግሞ ጠቅላይ ሚኒስትሩ ቢንያሚን ናታንያሁ እስካሁን የሸጡልን ፕሮፓጋንዳ ሐሰት መሆኑን ያሳውቃል። እንደ

ደግሞ ፕሬዚዳንት ዶናልድ ትራምፕ የሚያሽከረክራቸው ጠቅላይ ሚኒስተር ናቸው ሲሉ ተናግረዋል። በዚህ እንዳለም ሐማስ አሁንም በበለጠ ባይዞት በሚቆጣጠር ቦታው ኃይሉን እያጠናከረና በወታደርና ሰላማዊ ህዝብንም እያስተዳደረ ይገኛል። እንዴት ነው እኛ ስም ብለን ይሄን ክስተት የምንመለከተው? ፕሬዚዳንት ትራምፕ እንደሆን የሚፈልጉት የራሳቸውን ድል መቀናጀት እንጂ ስለሌላ ሀገር ደንታ ማይሰጣቸውም ሲሉ በዛሬ ሁለት የረሸት ቤት ጋር በነበራቸው ቃለ ምልልስ ጄኔራሉ ይሄን ተናግረዋል። ዛት ያላቸው አክራሪ ሃይማኖተኞች ኢየሩሳሌም በአንድ ቡና ቤት አጠገብ በሰላማዊ ሰልፍ ያደረጉ ይገኛል። ነኚህ ብዛት ያላቸው አክራሪ ሃይማኖተኞች በዛሬው ዕለት በዕለተ ሰንበት በሚሰራ ቡና ቤት ሂደው ሸባስ ሸባስ ይያሉ ተጋባጆችን የቦታው ተጋባጆች መስተነገዱትን እየረበሹ ተብሏል። የቡና ቤቱ ባለቤትም ለቃል አቀባያችን ፈሬድ እንዳስተዋወቃትም ነኚህ አክራሪ ሃይማኖተኞች ከቡና ቤቱ ፊት ለፊት በመቆም ሸባስ ይያሉ በመጮህ ተመስተንግዶ የሚቀበሉትን እየረበሹ ነው። በአንዳንዶቹ ጋርም በጭቅጭቅ ተፈጥሯል። ምንም እንኳን ፖሊስ በቦታው ቢገኝም ኃይሉ ያን ያክል ነው። አንዳንድ አክራሪ ሃይማኖተኞችም ከፖሊስ ጋርም አምባጓሮ ለመቀስቀስ ሞክሯል ብሏል። በቦታው አሁን ያለውም ረብሻ እንደተቀሰቀሰ የቡና ቤቱ ባለቤት አስታውቋል። በፋርስ ባህረ ሰላጤው ያለው ውጥረት አሁንም እንደቀጠለ ነው። በኩዌት ኢራን ሰው አልባ አውሮፕላኖችን ወደ ኩዌት ማስወንጨፏን ቀጥላለች። የሀገሪቱ የውጭ ጉዳይ ሚኒስትርም እንደተናገሩትም የሀገሪቱ ሰሜናዊ ክፍል በመንግስት መስሪያ ቤቶችና ተቋሞች ላይም ጥቃት እንደደረሰ ገልጸዋል። ሌሊት ላይም ኢራን መዛቷን ቀጥላለች። ያለውን አካባቢውንም መምታት የሚችል አቅም እንዳላት አስታውቃለች። በተለይ አሜሪካ የምትንቀሳቀስባቸው ሀገራትን በሙሉ በፋርስ ባህረ ሰላጤ አካባቢ ማጥቃት እንደምትችልና አሜሪካ መልስ አጥፊ ታደርጋለሁ ካለች የሆርሙዝን መተላለፊያ ባህር ወሽመጥ ሙሉ በሙሉ ጸጥ ርጭ አድርጓለሁ ስትል ኢራን አሁንም ጨምራ ዝታለች። አሜሪካ በምትወስደው እርምጃም ሆርሙዝ አካባቢ እንደቀጠለውን ሲል የደረሰን ዜና ለማወቅ ችለናል። በሩሲያና በዩክሬን የሚካሄደው ጦርነት እንደቀጠለ ነው። ሩሲያ ወደ ዩክሬን ዋና ከተማ ኬቭ ላይ 27 ሚሳኤሎችን አስወንጭፋለች። አንድ ጊዜ ብቻ ዩክሬን ለማክሸፍ ሞክራለች። 35 ሚሳኤሎችን 185 ሰው አልባ አጥፍቶ ጠፊ ድሮኖችንም ማስወንጭፋ ተገልጿል። ፕሬዚዳንት ዘለንስኪ እንደተናገሩትም ጸረ ሚሳኤል እጥረት ስላላቸው ማስወንጭፊያም ስለሌላቸው ይህን አንድ ጊዜ ብቻ ሙከራ ማድረጋቸው ተገልጿል። በዚህም ጥቃት 9 ንጹሐን ዜጎች ሲገደሉ 28 የሚሆኑ ቆስለዋል። ከእነዚህ ውስጥም 4 ሕፃናቶች መሆናቸውን ፕሬዚዳንት ዘለንስኪ ገልጸዋል። የልባኑ ፕሬዚዳንት ጆሴፍ ኡን በድጋሜ ሂዝቡላን አስጠነቀቁ። ፕሬዚዳንት በሊባኖስ ውስጥ መሳሪያ መያዝ የሚችለው አንድ የሊባኖስ ጦር ኃይል ብቻ ነው ሲሉ ደግመው ተናግረዋል። የሊባኖስ መከላከያ ዓመታዊ በዓል እያከበረ በሚገኝበት ቦታ ይህን ንግግር አሰምተዋል። ፕሬዚዳንቱም በደቡብ ሊባኖስን አስመልክቶ ሲናገሩ የእስራኤል መከላከያ ኃይል የተቆጣጠረውን የደቡብ ሊባኖስ ወጦ ለቆ በሚወጣበት ሰዓት ጦራቸው በቦታው በመተካት አካባቢውና ደንበሩን ያስጠብቃል። ይህም ለዓለም ሁሉ ሊባኖስ የራሷ የሆነ ጦር እንዳላትና ደንበሯን ማስከበርና መቆጣጠር ስርዓት ማምጣት እንደምትችል ያሳያል ብለዋል። ቃል አቀባያችን ኬሬን አሮን እንዳደረሰን በሚቀጥለው ሳምንት ቀጣይ በሊባኖስና በእስራኤል መካከል የሚደረገው የሰላም ድርድር ይቀጥላል። ይህም ሮም ውስጥ ሲሆን ለሶስት ቀናት ያህል ይቀጥላል የሚል ፕሮግራም እንደተያዘ ተገልጿል። አንድ ስደተኞች ስትሄድበት የነበረችው ጀልባ ባደረሰባት አደጋ 67 ስደተኞች በባህር ሰምጠው መሞታቸው ተገለጸ። ይችም ወደ ስፔን በመጓዝ ላይ እያለች በደረሰው አደጋ እነኚህ ሰዎች ሲሞቱ በመርከቡ አደጋ በደረሰው አደጋ ላይም ከፍተኛ ጉዳት እንደደረሰ ተገልጿል። ሰሞኑ ከፊሎቹም ከባህሩ በመዝለል ዋኝተው ለማምለጥ ሲሞክሩም እዛው ሰምጠው እንደሞቱ በደረሰን ዜና ለማወቅ ተችሏል።
ንብሳቸውን ይማረሳዘናል። በመጨረሻም ያየር ጸባይ ሁኔታ የሙቀቱ መጠን እጅግ በጅግ በጣም ከባድ ነው። ሙቀታማ ነው በ ሙሉ በሙሉ በሀገሪቱ ባለው ደረጃ እስከሚሆን ድረስ ነው። የሙቀቱ መጠን በዲግሪ ሴንቲግሬድ ዛሬ ኢየሩሳሌምና አካባቢዋ 34 ዲግሪ ሴንቲግሬድ፣ ቴል አቪቭና አካባቢዋ 32፣ ሃይፋና አካባቢዋ 32፣ ቤርሸባና አካባቢዋ 37፣ ኢላት እና አካባቢዋ 39 ዲግሪ ሴንቲግሬድ ነው ይላሉ የዘርፉ ባለሙያዎች። ክብራትና ክብራን አድማጮቻችን የሰዓቱ ዜና ይስካኑ ነበር።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። መስመር ላይ ጋዜጠኛ ጥላሁን መልክ ይገኛል። ጥላሁን እንዴት ነህ?
1: መልካም ሰንበታችሁ እንደን ቀድሜ።
0: መልካም ሰንበት ይሁንልን። እኔ ደህና ነኝ እግዚአብሔር ይመስገን። አንተ እንዴት ነው?
1: እግዚአብሔር ይመስገን። ከሙቀቱ ውጪ ሙቀቱ ትንሽ ያስፈራርተውናል። ደግነቱ እስካሁን ይሄን ያህል እንዴት ነው የቆየ ሊከብድ ይችላል። ከወዲሁ ግን
0: በጣም ሙቀት አለ። አዎ ሙቀት አለ። ሙቀቱ በጣም ኃይለኛ ነው። ሰሞኑንም ስንናገር የቆየ ነው በእውነት እንት ማለት አለበት።
1: እውነት ነው። ግን ሙቀቱን ይያልን ነው። አሁን መግቢያ ላይ ያስ መተላለፊያ ላይ ያስቀመጥከው ሙዚቃ ዘክሪ ዘክሪ ባንድ ወቅት አይቸ አንድ አጋጣሚ ላይ ከአማርኛ ባልተና ካፌ መፍጫ ቋንቋ አማርኛ ባልተናነሰ የትግርኛ ቋንቋ እንደሚመቼ ነገር ይሄ ነው። ምንም እንኳን ሙሉ በሙሉ የሚባለውን አሁን አርቲስቱ ዘፋኙ ማለት ነው የሚለው ነገር ባይረዳኝም፣ ግን እንዴት ነው ከአማርኛ ባልተናነሰ ነው የምወዛወዘውና ስሜቴ ቆንጆ ልፈልገ ነው። ትርጉም አንተ በትርጉም ትችላለህ? ምን ማለት ነው? ዘምሪ ዘምሪ ይላል።
0: ምን አለ መሰለ፣ በእውነት ይሄ ድምጻዊ ታረቀኝ ገብረ ህይወት ታዋቂ ኤርትራዊ ዘፋኝ ነው። ያው አሁን ኤርትራዊ ይባላል እንጂ ድሮ በድሮ ጊዜ ሁላችን አንድ ኢትዮጵያ በነበረችበት ዘመን የነበረ ትልቅ አርቲስት ነው። የዘፈን ደራሲም ነው። በ80ዎቹ እና በ90ዎቹ መጨረሻ ላይ በተለይም በትግርኛው ሙዚቃ ውስጥ በጣም ታዋቂ የሆነበትና የፍቅር የሀገር ፍቅርና ህይወትን ትዝታን የሚያንጸባርቁ ዘፈኖችን በብዙ ተጫውቷል። ይወደዱለታል ዜማውም እና እኛም በልጅነት ጊዜያችን እኔም ራሴም በደንብ የማስታውሰው ስራዎች ያሉት ነው። እንደ ብዙ ኤርትራውያን ሙዚቃ አድናቂዎቹ ደግሞ እንግዲህ እንደሚባለው ከሆነ አብዛኛዎቹ እንደሚሉት የምንድን ነው እንደውም ከኢትዮጵያ ተባሮ እንደሄደ በፖለቲካ ምክንያት ከኢትዮጵያ ተባሮ እንደሄደ የሚናገሩም አሉ። በሱ በድምፃዊ ውስጥ ግን በዚህ ጉዳይ ምንም የተነገረ ነገር የለም። ያው እንግዲህ በልጅነቱ ነበር በጦርነት ወቅት በቦምብ ጥቃት የተነሳ አይኑን አጥቷል። በኋላም ወደ አሜሪካ ወደ ሚኒሶታ ተዛብሮ የሙዚቃ ስራውንም በደንብ የሰራ ይህ ደግሞ በጣም በእውነት ተወዳጅነት ያለው ትልቅ ድምፃዊ ነው። በእውነት የጦርነት ክፋት እንግዲህ እስከዚህ ድረስ ነው ኢትዮጵያን እንደዛ ኢትዮጵያ ከኤርትራ ጋር በተገነጠለችበት ሰዓት ብዙ ኤርትራውያን ተወላጆች ወደ ኢትዮጵያ ወደ ኤርትራ እንደተባረሩ ከኤርትራ የነበሩ ኢትዮጵያኖችም ወይም የተመላለሱበት የቅርብ ቀን ትዝታችን ነው ይሄንና ጦርነት ምን ያህል አስከፊ እንደሆነ እንዴት ባለ ሁኔታ ሰው እንደሚለያይ እንደዚህ አይነት ሁኔታ የሚመድሎ የሚጣበት እንደዚህ አንተ እንዲ እየተባለ በእውነት በአንድ ላይ ተሆኖ በአንድ ያለን ከአገርም አልፎ ከራስም አልፎ ለአገርም ለዓለምም ስንት መጥቀም ሲቻል በማይሆን በተወሰኑ ፖለቲከኞች ምክንያት ያው ጦርነት አስከፊነቱ እዚህ ድረስ ነው። ጥላሁን፣
1: እኔ በግሌ እንዳልኩ ቋንቋውን ሙሉ በሙሉ የመረዳት አጠቃላይ ማለት ይቻላል ባልችልም አሁን እንዴት ነው ከዚህ መማራውን የበግል አይቼው እንደዛ አይነቱን ፈጠራ ስራዎችን ለፍቅር ለሀገር ፍቅር የሚዘመሩ ዝማሪዎችን ለመረዳት ግድ ይላል ማለት ነው። ቋንቋውን ማወቅ ቋንቋውን መረዳትና መማር ግድ ይላል ነው። እንግዲህ በቀጣይ ነው እንዳዳምጠው እንግዲህ ያጋበስከኝ ነው።
0: በጣም በእውነት በጣም ተወዳጅ ድምጻዊ ነው ታረቀኝ ገብረ ህይወት ነው። እስኪ በጦርነት ነው ይሄ ጦርነት ብለን የጀመርነው እንግዲህ በጦርነት መሆን ስንመጣም በእውነት በተለይ ሩሲያ እና ዩክሬን ስንት ዓመት ሆናቸው ማለት ነው ጦርነት ከገጠሙ?
1: እንግዲህ 4 ዓመት እያለፉ ነው። የሚገርም ነው።
0: ያሰበው ሰው ነበር ወይ ይህን ሩሲያ ዩክሬንን እውጣት አለው በ24 ሰዓት ባልሞላ ጊዜ ውስጥ ድምጥ ማጣጠፍ አለው ብላ ዛሬ እንደው ወደ 4 ዓመት በላይ እንግዲህ ተመልከት ይህ ጦርነት
1: እውነት ነው። እቺው እንዳልከው ሲጀምር ጦርነቱ ያው የሩሲያን ኃያልነትና የዩክሬን ደግሞ ከኃይሏና ከአጠቃላይ ግንዛቤ በዚህ ጦርነት የሩሲያው ቭላዲሚር ፑቲንም እንደተናገሩት በተወሰኑ ቀናት በተወሰኑ ሰዓታት የሩሲያን ይቅርታ ዩክሬንን ምለውን ነገር ካልተቀበለች እቆጣጣ አጠቃላይ በቃ በቁጥር ስራ አድርጋለሁ ሲሉ የተጀመረው ጦርነት ነው። 4ኛ ዓመቱን አልፏል። የሚገርም ነው እንግዲህ በሁለቱ በኩል ጦርነት ሲባል ቅድም አንተ ያልከው ነገር አለ ከዜማው ጋር አያይዘህ ጦርነት ጉዳት እንጂ ምንም ያመጣው ነገር አይደለም። በርግጥ በጦርነት አንዱ ኃይሉን ወይም የበላይነቱን የሚያሳይበት ሁኔታ በአብዛኛው ደግሞ ይሄ ባለንበት አንደኛው ክፍለ ዘመን ጦርነት ላይ ያው ጉዳት እንጂ ተጠቃሚ እንኳን የለም። ምክንያቱም በአቋራጫው በድርድር እንደዚህ አይነት ተጠናቀቃል። ለማንኛውም በዚህ አራት ዓመት ጦርነት አይቸው የደረሰውን በኢኮኖሚ ላይ የደረሰውን ጉዳት እንተውና እንደው በህይወት ላይ የደረሰውን እንኳን ስናይ በሩሲያ በኩል ከ400,000 በላይ የሚሆኑ ወታደሮቿን አጣለች። ማለት ዜጎችን ተጨምሯል በዚህ ጦርነት 450,000 የሚያደርሱት አንዳንድ ምርማሪዎችም አሉ። በዩክሬን በኩል ደግሞ ወደ 150,000 የሚሆኑ ኡክራናውያን በዚህ ጦርነት ሰለባ እንደሆኑ ይነገራል። በሚሊዮን የሚቆጠሩት በተዘዋዋሪ ያው ቤታቸውን በማጣት በመፈናቀል በተለያዩ እንግዲህ ይህን ስታይ በጣም በጣም በጣም አሳዛኝ ነው። ተመልከት ይህ ጦርነት ዩክሬን ምንም እንኳ ባልተጠበቀ በሌሎች የአውሮፓ ሀገራት እርዳታ እያገኘች ይህንን የሩሲያን ኃይል የመቋቋም ምልክት ብታሳይ እያሳየችም ነው። ጉዳትም ይደርስበታል። እንዲሁም እግረ መንገዷን የበላይነቷንና ብዛት የዩክሬን ልጆች ማለት ነው በጣም የተለያዩ የጦር መሳሪያዎችን በማምረት እንግዲህ እየተቋቋመች ይታያል። በሩሲያ በኩል ከሄድን ግን ይህ ጦርነት ሩሲያን አንደኛ አዋርዷታል። ምክንያቱም ከሌሎች ሀያል ጋር እቆማለሁ የምትለውን በዛም በጣም ባልተጠበቀችው ዩክሬን በእንደዚህ አይነት ሁኔታ በየወሩ ራሱ ሩሲያ በየወሩ የሚሞቱትና የሚቆስሉትን ዜጎች ከጥቅም ውጭ የሚሆኑት ማለት ነው እስከ 30,000 ድረስ ይደርሳል። ተመልከት ምን አይነት ጉዳት እንዳለ። በኢኮኖሚዋ ራሱ 42% የሚሆኑ የሀገሪቱ ባጀት ወደ ጦርነትና የጦር መሳሪያ ማምረት ላይ ነው። ሌት ተቀን የጦር መሳሪያዎችን በማምረት ላይ ይገኛሉ። በዚህ ጦርነት ሩሲያ ኃይሏን በባህርም በለው በሁሉም ያላትን ጦር ታንኮቿ፣ ዘመናዊ ታንኮቿ በዩክሬን ያለ አብራሪ ድሮን ላቸዋለን የተደመሰሱበትና እንዴት የተዋረደችበት ሁኔታ አለ። ያም ሆነ ይህ የምዕራቡ ዓለም በሩሲያ ላይ የኢኮኖሚ ማዕቀብ አድርገዋል። ያው ሩሲያ ምርቷን በይበልጥ በነዳጅ ምርት ነው የተለያዩ ማዕድኖች የታደለች ነች። እነዚህ ማዕቀብ ቢደረግባትም እንኳን በሌሎች አገሮች በጃዙ ማለት ነው በማስወጣት ያው ምርቷ የሚሸጥበት ሁኔታ አለ። አልፎ አልፎ ግን አሁን ዩክሬን በምታደርሰው ጉዳት በይበልጥ ደግሞ በሩሲያ የኃይል ማመንጫ ካምፓኒዎች ላይ በምታደርሰው ጉዳት የተለያዩ የነዳጅ እና የተለያዩ እንዲሁም አንዳንድ ዜናዎች አሁን ትኩስ የወጡትኝ ከሞሮኮ ነዳጅ የገዛችበት ሁኔታ ያስመጣችበት እንግዲህ በብዙ ቶን ማለት ነው የሚመዝን ከሞሮኮ ራፍ የገዛችበት ሁኔታ እንዳለ ስሸጥ የነበረችው ሩሲያ አሁን መግዛት የጀመረችበት ሁኔታ ለ የሚያሳየው ምንድን ነው እየተዳከመች መሄዷንን የኢኮኖሚ አጠቃላይ ሁኔታ። ያም ሆነ ይህ በአጠቃላይ ሁኔታውን ደግሞ ሰፋ አድርገው አንዳንድ ምሁሮች ይህን ጉዳይ የሚመረምሩት ደግሞ የሚያዩት ምንድን ነው ምናልባት ምንም እንኳ ሩሲያ የተዋረደችበትና ጉዳት የደረሰባት ሆኖ ቢታይም በቀጣይ ግን ጦርነቱ እንደሚተነትኑት ከሆነ ጦርነቱ ያለው በዩክሬንና በሩሲያ ብቻ አይደለም ናቸው። ከጀርባ ሌሎች ሀገሮች አሉበት። ማለት ከዩክሬን ጀርባ ምዕራባውያን በይበልጥ ደግሞ የናቶ ድርጅት አባል ሀገራት አሉ። አሜሪካም ወጣ ገባ ብትልም ምክንያቱም ከአሁን በፊት የነበረው የባይደን መንግስት ከዩክሬን 100% ከጀርባ ነበር፣ ያግዝም ነበር። የትራምፕ መንግስት ከመጣ በኋላ ግን ትንሽ እንዴት ነው እንዲሁም አንዳንዴ ዩክሬንን ወደ ጎን የማድረግና የማጥላል አረደም የማለት ሁኔታ ይታያል። ምንም እንኳ ጥቅሙ የአሜሪካም ጥቅም ሆኖ ቢታይም በሩሲያ በኩል ከሄድን ደግሞ ከሩሲያ ጎን ያሉትኝ እንደ ቻይና እንደ ኢራን አለችበት። ይህንን ድሮን በሺዎች የሚቆጠሩት የሚሰጠው እሷ ነች። እንደገና ሰሜን ኮሪያ እና ሌሎች ህንድን ጨምሮ ህንድ ምንም እንኳ ወደ ምዕራቡ ወደ አሜሪካ ወደ እስራኤል ማለት ሁኔታ ቢሆንም ከጥቅም ጋር በተያያዘ ግን ህንድም ከሩሲያ ጀርባ፣ ሌላው የደቡብ አሜሪካ ሀገሮች እና የአፍሪካ ሀገሮችም ከሩሲያ ጀርባ አሉ። አሁን
0: ጦርነቱ ከአፍሪካ ወታደር እየገዛች እያሰለፈች የሚባል አንዳንድ ዜናም ትንብሏል። ምን ያህል እውነት ነው ይህ ጉዳይ?
1: በግልጽ ሩሲያ ምድር ላይ ያሉት የሰሜን ኮሪያ ወታደሮች በግልጽ ወደ ሩሲያ በመግባት ከሩሲያ የጦር ኃይል ጋር በመሆን የሚታገሉበት ሁኔታ አለ። ሌሎች ከአፍሪካ ላልከው ግን በእርግጥ አካባቢው ተያይዞ ማለት ነው ከሌሎች ጥቅማጥቅም ጋር በተያያዘ በአካባቢው ሌላ ጥቅሟን ለማስጠበቅ የአፍሪካ ሀገሮችን የማሳመንና የአፍሪካ ሀገሮችንን ያው እንዳልኩት ከቻይና ጋር ግንኙነት ካላት ሩሲያ ያው እግረ መንገዱን ደግሞ እሷም እንግዲህ የጥቅም አይነት ሁኔታ አለ። ቻይና አፍሪካን ተቆጣጥራለች ማለት ይቻላል። ከዛ አንጻር አፍሪካ ውስጥም በተለያዩ ሁኔታዎች ግን በግልጽ ግን ምድር ላይ ወርደው ማለት ነው በመዋጋት ደረጃ ሰሜን ኮሪያ ቴክኖሎጂዋን ብቻ ሳይሆን የሰው ኃይሏንም በመስጠት የምትጠቀምበት ሁኔታ አለ እና አልፎ ግን በሌሎች ምክንያቱም ይኸው ፍራቸው ያለው የአካባቢ ጦርነት ወይም የመከፋፈል እና ከዛም አልፎ ይህ ሁኔታ ወደ ሶስተኛው ዓለም ጦርነት ይወስዳል የሚል ፍራቸው ስላለ ከዛ አንጻር እነዚህ የተከፋፈሉት ኃይላት ማለት ነው። አሁን የሩሲያ ምንም እንኳ እየተጎዳች ቢሆንም ኢኮኖሚዋ የተጎዳ የወታደር ኃይሏ እየመነበረ እና በጣም የተጎዳች የተዋረደች ቢሆንም አጠቃላይ ግን ሁኔታውን ሰፋ አድርገው ሲመለከቱት ምናልባት ሩሲያ ሊዋጣላትና መጨረሻ ላይ ጦርነቱን የበላይነት ማለት የምዕራቡን ዓለም ጦርነቱ ሩሲያ ወይም የምስራቁ ከምዕራቡ ጋር እንግዲህ ፊት ለፊት የተቆመበት ሁኔታ አለ። ቅድም ያልኳቸውን ሀገራት ከጎን በማድረግ ማለት ነው። ከዛ አንጻራው ትልቁ ፍራቻ በይበልጥ የናቶ አባል ሀገራት ማለት ነው ያላቸው ፍራቻ አለ ማለት ሩሲያ አሁን የምታደርገውን የዩክሬን ጦርነት ወደ ጎን ወይም እንዳለ ሆኖ ወደ እነዚህ የናቶ አባል ከሆኑት ሀገሮች ላይ ጥቃት ብትፈጽም እነዚያ ጥቃት የተፈጸመባቸው ሀገሮች ያው በስምምነቱ መሰረት እንዴት ነው አንቀጽ 7 የናቶ አባላት አንድ ሀገር ከተደፈረች እና የተደፈረችው ሀገር እርዱኝና ግዙኝ ካለች እነዚያ ሀገራት ጥያቄ በሌለው ጦርነት ውስጥ ይገባሉ። ከዛ አንጻር በእንደዚህ አይነት ሁኔታ ሩሲያ ይህንን ያለውን ጦርነት እንዴት ነው ለማረሳት ለማዘናጋት ሲባልና ኃይሏን ለማሳየት በእነዚያ ሀገር ላይ ጥቃት ወይም ደግሞ ወረራ በማድረግ አካባቢ ባሉ ሀገራት በእንደዚህ አይነት ወደዛ ጦርነት ይገባ ይሆን? ይህ ትልቅ ስጋት ነው፣ ትልቅ ፍራቻ አለ። ምናልባት ሰፋ ባለ ሁኔታ ሩሲያ አካባቢ ብቻ ሳይሆን በሌሎች እነዚህ ሀገራት የአውሮፓ ሀገራት ለመቆጣጠርና ለማጥቃት ስትል አጠገብ ባሉ ወዳጅ ሀገሮች ማለት ነው የጦር ኃይል አላት። እነዛንን በማንቀሳቀስ እና እነዛ እርምጃ እንደሆነ በማድረግ ከአውሮፓው ዓለም ጋር ጦርነት ውስጥ ይገባና ይህን የዩክራይን የተዳከመች የተዋረደችበትን ጦርነት ምናልባት እዛ ላይ ድል ትጎናጸፍ ይህን ሁኔታ ካደረገችው ይዋጣላታል የሚል ለፑቲን እንዴት ነው የሚያበረታቱ ጽሁፎችን እመለከታለሁ። እና ጦርነቱ ዩክሬን ሩሲያ ብቻ አሁን ትናንት እንደው አልፈን አጠቃላይ ሁኔታውን ተመለከተን እንጂ አይቼው ትናንት ብቻ ከሩሲያ የተላኩትኝ አንተም ዜና ወጃ ላይ ጠቅሰዋል ወደ 35 የሚሆኑ ሚሳይሎች ከ35ቱ 27ቱ ባሊስቲክ ሚሳይሎች ናቸው። እነዚህ 27ቱ ባሊስቲክ ሚሳይሎችን አሁን ዩክሬን ማክሸፍ እንኳን አልቻለችም። ከነዚህ አንዱን ብቻ ነው ያከሸፈችው፣ ሌላው አልከሸፈም። ለዚህ ቭላድሚር ዘለንስኪ ዩክሬኑ ፕሬዚዳንት መግለጫ ሲሰጡ የማክሽ ጸረ ሚሳኤል የለኝም፣ አቅሙ የለኝም፣ ይህን ከአሜሪካና ከአውሮፓ ሀገር ለመቀበል ፈልጌ እስካሁን ድረስ ያው አልተፈቀደልኝም፣ ማምረትም እንድትችል እንኳን ራሱ ፍቃድ መሰጠት አለበት። እንዲያውም ባለፈው ማለት ነው የዚህ አያል ሀገራት ማለት ነው በቱርክ ተገናኝተው በነበረው የናቶ ድርጅት አባል ሀገራት ጉባኤ ላይ ዘለንስኪ ለትራምፕ አሳምነውት ነበር እኮ ምንም ችግር የለም እናግዛለን፣ ፍቃድ እንሰጣችኋለን ይህን ጸረ ሚሳኤል እንድታመርቱ እኛም እንድናግዛቸው ተብሎ ቃል ተገብቶላቸው። ሌላው ከሁለት ቀን በፊት ጠቅላይ ሚኒስትራችንም ወደ አሜሪካ በመሄድ በሴናተሩ ግራም የቀብ ስነስርዓት ተገናኝተው ዘለንስኪ እዛ ላይ ለዶናልድ ትራምፕ ተናግረው ቃል ተገብቶላቸው ነበር። የሚገርም ትናንት አረብ ለቅዳሜ አጥቢያ የአሜሪካ ካቢኔ ተሰብስቦ ባደረገው ውይይት ለዩክሬን የተፈቅዶላት የነበረውን ይህንን እርዳታ የዶናልድ ትራምፕ መንግስት ባለቀ ሰዓት ላይ እርዳታ አልሰጥም ማለት አይገባትም ያለበት ሁኔታ ነው። የራሱ ምክንያት ይኖረዋል፣ ግን ዩክሬን በጣም አሳዝኗታል። ምክንያቱም ይህን ጸረ ሚሳኤል በእጇ ካደረገችው ፍቃድ ከተሰጠ የማምረቱ ቴክኖሎጂ ከአሜሪካና ከአውሮፓ ከተሰጣት ሩሲያን የመቋቋም ኃይል ይኖራታል። ለዛ ነው አሁን ተመልከት፣ ትናንት ካቢኔው አሜሪካ ወስኖ በትናንቱ ሌሊት ደግሞ የተወነጨፉ ወደ 9 የሚሆኑ የሞቱና በዩክሬን ማለት ነው ኬፕ በ28 የሚሆኑ የቆሰሉበት ሁኔታ አለ። ይሄ ዩክሬን በከፍተኛ ሁኔታ አሳዝኗል። ይህ የምታየው ምንድን ነው? አሁን ዩክሬን ያለ አውሮፓና የምዕራቧል በይበልጥ ያለ አሜሪካ ድጋፍ ሩሲያን መቋቋም አይችልም እስካሁን ጦርነት። አዎ፣ በሌላ በኩል ደግሞ ምንም እንኳ ሩሲያ እየተዳከመችና በጣም እንዴት ነው ኃይሏ እየተዋርዳለች ማለት ቢሆንም በላ ኃይሏ እንደገና እያጠነከረች ከሌሎች በምታገኘው እርዳታ ለምሳሌ ሰሜን ኮሪያ፣ ቻይና የተለያዩ ቴክኖሎጂዎችን እነዚህ ሚሳይሎችን ለማምረት ኢራን ይህንን የተዘጋጀ ድሮን ከዛም አልፎ የጦር መሳሪያ ቴክኖሎጂዎችን እየነገሰች እንዴት ነው ከጎን በሚያገኙት እርዳታ ነው አሁን ሁሉም ጦርነቱን እያካሄዱት ያሉ። ግን ይህን ጦርነት ወደ ውጭ በማውጣት ሩሲያ የአውሮፓ ሀገራትን ማለት ነው በበልጥ የናቶ ድርጅት አንዷን እኮ ለማስታወስ ያህል ባሳለፍ ነው በዚህ ጦርነት ማለት ነው ባለቀ ሰዓት እንግዲህ ባሳለፍ ነው አመት ሁለት ሀገሮች ወደዚህ የናቶ ድርጅት ብዙ አጠገብ የሚገኙ ማለት ነው ፊንላንድ እና ስዊድን ወደዚህ የተባበሩት የናቶ ድርጅት የገቡበት ሁኔታ አለ። በአንዷ ላይ እንኳን ሩሲያ ጥቃት ብትወስድ ሌላው ወደዛ ተደመረ ነው። አሁን ቢጠየቀው ጥያቄ ምንድን ነው? ፑቲን ሆን ብሎ በዩክሬን ድረስበትን ውርደት ለመወጣትና እንደገናም የጦር ኃይሉ የበላይነቱን ለማለት ወደ ሌላ ጦርነት አክታጫ ከገባ ዩክሬን ወደ ጎን አድርጎ ከአውሮፓ ሀገሮች አንዷን በመተንኮስ በእንደዚህ ወደዛ ከሄደ እነዚህ አውሮፓ ሀገራት ማለት በይበልጥ የናቶ አባላት ይህን ጦርነት ወደ ማለት ተገባ ማለት በአጠቃላይ ባጭር አማርኛ ወደ ሶስተኛው ዓለም ጦርነት ገባን ማለት። ምክንያቱም የመከፋፈል ሁኔታ አለ ሁሉም ከሚከተለው። አሁን እነዚህ ሀገራት ግን አብዛኞቹ የናቶ ድርጅት አይቸው ተዘናግተዋል። በሰላም ይኖሩ ነበር ጦርነት ረስተውታል። የጦር ኃይላቸው ደካማ ነው። ምናልባት እንደ አንዳንዶች እንደ ሆላንድ እና አንዳንድ ካልሆኑ መስተከር ሁለት ሀገሮች ነው ከነዚያ በላት እንደው ጠንካራ የጦር ኃይል ያላቸው። ሌሎቹ በጣም ደካሞች ናቸው። እንደገና የጦር መሳሪያ መግዛት ማምረት የጀመሩት አሁን ነው። አሁን ለዚህ ጦርነት በዩክሬን በማሳበብ ወደ አልተፈለገ ጦርነት እንግባ አንግባ ይህም ራሱ ላይገቡም ይችላሉ። ገብቷል? ከፍራቻና ራሳቸውን ከመከላከል። ምክንያቱም ሩሲያ በአካባቢው ከፈለገች አንድ ነገር አጠቃላይ የተወሰኑ ሀገሮች በመያዝ ጦር ጦርነቱ ወደላ የመቀየር ፍላጎት እንዳላት እንደውም የፑቲን የወደፊት ስትራቴጂ ይሄ ነው ይባላል። ይሄን በዩክሬን የደረሰበትን ሽንፈት እዛ ላይ በድል ለመጎናጸፍ ምናልባት በናቶ አባል ሀገራት በአንዷ ላይ የጠባጫሪነት ከዛ ወደ ጦርነት ውስጥ የመግባትና እንደውም እንዳልኩ የተለያዩ የጦር ኃይልም ስላለው በእንደዚህ አይነት ሁኔታ ድል የመጎናጸፍ ፍላጎት ሊኖረው ይችላል የሚሉ ተንታኞች አሉና ጦርነቱ አስጊ ነው። አራተኛ ዓመት ያስቆጠረው ጦርነት ይሞታሉ፣ ይሰዋል፣ የኢኮኖሚ ይደቃል። ቀደም ከጀመርከው ሙዚቃ ጋር ስነድ የሆነ ጦርነት ጥሩ አይደለም ያልከው ከዛ ጋር የተያዘ
0: እውነት ነው። ጥላሁን እጅግ በጣም አመሰግናለሁ። ሌሎች ይኖሩናል እንግዲህ በምሽቱ ፕሮግራማችን ላይ የኢራንና የአሜሪካም የራሳችንም ቢሆን ይነካናል። የሌባኖስ ሁኔታም አለ። እነኚህን እና ሌሎችን ምሽት ላይ በድጋሚ እንገናኛለን። ለአሁኑ ግን ለሰጠህን እጅግ በጣም ምስጋና ይድረስህ። አመሰግናለን ጥላሁን።
1: ሰንበት ሰላም አይቸው።

ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የመዝናኛ ፕሮግራማችን ነው። በዛሬው የመዝናኛ ፕሮግራምም እንደተለመደው እናንተን እያዝናኑ ያስተምራሉ ያልናቸውን የተለያዩ ጥንክሮች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮን እንዲሆን አስቀድመን እንጋብዛለን።

የራሳችን ኑሮ እንኑር። ህይወት በፍክክር የተሞላች ነች። ካንድ ሰው ተሽሎ መገኘት በርግጥም የተሻልከ ሰው ሊያስመስልህ ይችል ይሆናል። ነገር ግን ካንድ ሰው አይደለም። ከብዙ ሰው እንኳን ተሽለህ ብትገኝ ራስህን በሚገባው ልክ ማሻሻል ካልቻልክ የተሻለ ሰው ልትሆን አትችልም። ራስን ስለመገንባት ስታስብ መነሻህ ሌላ ሰው ከሆነ ሩጫህ ሰው ለመቅደም እንጂ የቀደመ ማንነትህን ማሻሻል አይሆንም። የሚያሳዝነው ነገር ደግሞ ልትቀድመው የምትቀዳደመውን ሰው በሚገባ አለማወቅህ ነው። እንዴት እዚህ እንደደረሰ፣ ምን አይነት ሁኔታ ውስጥ እያለፈ እንደሆነ፣ ምን አይነት ጫናዎች እንዳሉበት፣ እንዴትስ የዛሬ ደረጃውን እንደተቆናጠጠ የምታውቀው ነገር የለም። ማንም ሰው ህይወቱ ላይ ለውጥ ማምጣት የሚፈልግ ከሆነ እያንዳንዱን እርምጃውን ከሰዎች የመነጠል ግዴታ አለበት። በስተመጨረሻ አብሮት የሚቀረው ተፎካካሪው ሰው ሳይሆን የተሻሻለው ማንነቱ ብቻ ነው። ብዙ ሰው ታውቅ ይሆናል። ከብዙ ሰው ጋርም ህብረት ፈጥረህ ከብዙ ሰው ጋርም ሰርተህ ይሆናል። ዛሬ ግን ሁሉም አብረው አይደሉም። ግማሹ አድጓል፣ ግማሹ አንተ ስታድግ እርሱ ዛው ቀርቷል። አብዛኛው የህይወት ጉዞ የብቻ ጉዞ ነው። በዛም መሃል ብዙ የሚታለፉና ብዙ የሚያልፉን ነገሮች አሉ። አዎ ኑሮህን ኑር። መስታወት ፊት ቆመህ የራስህን ገጽ መመልከት ሲኖርብህ ካንተ እንደሚሻሉ የምታስባቸውን ሰዎች ህይወት እየተመለከትክ ራስህን የማይረባ ቅዠት ውስጥ አትክተት። ምንም እንኳ ማህበራዊ ህይወት አስፈልጊ ቢሆንም ማህበራዊ ቅናትና ፉክክር ግን አስፈልጊ ነገር አይደለም። ብዙ ሰው ጠልፎ የሚጥለውን እንቅፋት ከፊቱ አስቀምጦ በፍጥነት ይሮጣል። የውድቀቱ ምክንያት ራሱ ይሆናል። የውድቀቱ ጠባሳ ይኖራል። ሲሽቀዳደማቸው የነበሩ ሰዎች ግን የሆነ ጊዜ አይኖሩም። አንድ ሰሞን የሌላው ሰው ካንተ በልጦ መገኘት ከምንም በላይ ያሳስብ ይሆናል። የሆነ ጊዜ የእርሱ አለማደግና የጓደኛው ማደግ ያብከነክነው ይሆናል። የሆነ ሰሞን ከሚያገኛቸው ሰዎች ሁሉ አንሶ መገኘት እንቅልፍ ይነሳው ነበር። በስተመጨረሻ ግን እነዚህ ሁሉ ሰዎች አጠገቡ አይደሉም። ብቻውን የሚቀረው እርሱና እርሱ ብቻ ነው። ጅማሬህ ከማንም ጋር ቢሆንም ፍጻሜህ ግን ከራስህ ጋር ብቻ ነው። ማንንም አይተህ አዲስ ነገር ብትጀምር የመጨረሻው ግብህ ብቻህን ውጤታማ መሆን ነው። ማንንም እንዲያግዝህ ብትጠይቅ ዋናውን ሥራ የምትሠራው ራስህ ነህ። አዎ ለብቻ መጓዝ ከባድ ነው። ለብቻ የሚፈልጉትን ሕይወት መምራት ቀላል አይደለም። በስተመጨረሻ የሚሆነው ግን እርሱ ነው። ረጅሙን የሕይወት ጉዞ የምትጓዘው ብቻህን ነው። የሚያዝንልህ የሚደግፍህና ሕይወትህን የሚያቀልልህ ሰው ትፈልግ ይሆናል። ብቸኛው ከልቡ የምትፈልገው ነገር ግን የሚያደርግልህ ሰውም አንተ ራስህ ነህ። ሁሉም ሰው የራሱ ሕይወት አለው። ሁሉም ሰው ከባድ አሳሳቢ ጉዳይ አለበት። ሁሉም ሰው የግሉ አጣብቂኝ ውስጥ ነው። ያንተ ጭንቀት ያንተ ብቻ ነው። ያንተ ውድቀትም ያንተ ብቻ ነው። ጭንቀትህን የሚካፈል ከውድቀትህም የሚያነሳህ ሰው ካገኘህ እሰየው፣ ካላገኘህ ግን የራስህ ሙሉ ኃላፊነት ከራስህ ነው። ወራጅ ወንዝ በነጻነት የሚፈሰው የራሱን መውረጃ ስላገኘ ነው። ያንተም ሕይወት በፈለግከው መንገድ የሚሄደው በራስህ አቅጣጫ ስትኖር ብቻ ነው። አንተ እስካላመንክበት ድረስ ሰው ስላደረገው የምታደርገው ነገር አይኑር። ያንተ ምርጫ እስካልሆነ ድረስ ሰው ስለመረጠው የምትመርጠው የሕይወት መንገድ መኖር የለበትም። የራስህን ሕይወት በሚገባ መኖር ላይ አተኩር። በየቀኑ ራስህን አሻሽል። የሚገባህን ስፍራ ከፍታም ጨምረህ ተገኝ። ራስህን ቃኝ። ራስህን አርም። ራስህን አስተካክል። ራስህን አሳድግ። አንተ ላንተ ሁን። የሌላውን ሕይወት ለሌላው ተው። የራስህን ሕይወት ራስህ ምራው። የጽሑፉ ምንጭ ምርጥ ጽሑፎች። አድማጮቻችን፣ ፕሮግራማችን እንደቀጠለ ነው። አሁን ለጠቅላላ እውቀት የሚሆኑ ጽሑፎችን እናቀርባለን። የእንስሳት የእርግዝና ጊዜያት። ላም 9 ወር ነው የምታረግዘው። ፈረስ 11 ወር፣ ግመል ከ12 እስከ 13 ወራት፣ በግ 5 ወራት፣ ፍየል 5 ወራት፣ ውሻ 2 ወራት፣ ድመት 2 ወር፣ ዝሆን 22 ወራት፣ ቀጭኔ ከ14 እስከ 15 ወራት፣ አንበሳ 108 ቀናት፣ ነብር ከ92 እስከ 95 ቀናት፣
عیت کسرزت انس که های اند کنات تنچل اندور کبرو همسالت کنات یلیلی توف کامساس کسلس کنات آهیا اسرائیل تور دولفین کسرس کاسرائیل تورات اگزن که خلقت متوس که خلقت متو های کنات زنجرو کاراتس کسل دستورات توتا کامستس کسبات تورات یه رگزن نگزین دلچاو سنان بیاگینی نوسوف ایت اکمل یه سوف منتاجن مرت متاتفناو بسو بینی درم تام میتنی چه لیتایی کنی متو داغ با بچو بسال فتکم متو بته باب سالونی کالت داش بکتو سونا فاکه نوچم بتهس فافتتو گنام نیا درگل با آشمورز لیتاچو به همیت کمیته بزوت لمداچو یان شوکاشوکو کفاتی یارو به بشته لای بشتان چمرو نشالنی نبرو بسو بینی دره تیاکی بالکوچو قسمی تسبره تیاکی بالکوچو قسمی تسبره دراسی سنتاییو حبتامو اونتنیا فکر نگات اباکل تون دفساشی جرت یراسون صبدنک زیما بمک انید لیتون وده هوا شک وده تفر سین قرق قرد رو لکت ایک انما فکر کالفون بلای فزون بکو خونو ملدو ینک ابت لبنا مسکنو بوالبت بوتا ملسو لمادر یچل زند راسون کماب کات بستکر کنیا میفلگو یلم لیلانگر اونه تنیا فکر دراسی جلالو ورکو

ህይወትን ሊያበላሹ የሚችሉ መጥፎ ልምዶች አንደኛ ገንዘብ መውደድ ነው። ገንዘብ እንዲኖርን ማድረግ እንጂ ገንዘብን ወደን ብቻ ገንዘብን ማምለክ የለብንም። ገንዘብን እንድንጠቀምበት ነው ምን ያለበት። ሁለተኛው ዘረኝነትና ጥላቻ ነው። ዘረኝነት ወይም ጥላቻ አንድን ሰው በመጥፎ ሁኔታ እንድናየው ምንም ችግር ሳይፈጥር የሚያደርግ ስለሆነ ዘረኝነትን ወይም ጥላቻን ከውስጣችን ማስወጣት አለብን። ሶስተኛው ሴሰኝነት ወይም ዝሙት ነው። ሴሰኝነት ወይም ዝሙት ህይወትን ብኩን የሚያደርግ ነው። ታማኝነትን ማስፈን ይገባል። አራተኛ ስንፍና ወይም ዳተኝነት ነው። ስንፍና በጣም የሚጎዳ ነው። ሰርቶ መብላት ግድ ይላል። በህይወት ሰርተን ካልበላን ለህይወታችን መጥፎ ነገርን ያመጣል። አምስተኛ ውሸት ወይም ካህዲነት ነው። ውሸት መናገር በህይወታችን ውስጥ ታማኝ እንዳንሆን ያደርጋል። ሰዎች ይሩቁናል፣ ይሸሹናል፣ አመል ነው ስለሚሉ በተቻለ መጠን በእውነት በትክክል በሐቅ መንገድ መሄድ አለብን። ስድስተኛ ማስመሰል ነው። ያልሆኑትን፣ ያልሰሩትን፣ ያላደረጉትን እንደሰሩ፣ እንዳደረጉ፣ እንደፈጠሩ መናገር ይሄ ለውድቀት የሚዳርግ ትልቅ ምክንያት ነው። ሰባተኛ ቅናት ወይም ምቀኝነት ነው። የሰራን ሰው ማድነቅ፣ ጥሩ ያደረገን ሰው ማበረታታት እንጂ በሰራው ነገር መቅናት ወይም በሰራው ነገር ምቀኝነትን ማሳየት ህይወትን የሚያበላሽ ነው። ጥሩ ለሰሩ ሰዎች አድናቆት መቸር አለብን። መቅናት ወይም ምቀኝነትን ማሳየት የለብንም። ስምንተኛ ትዕቢት ወይም መታበይ። በአንድ ነገር አድርጌያለሁ፣ ሰርቻለሁ፣ እንዲህ ነኝ፣ ከኔ በላይ የለም፣ የተሻልኩ ነኝ፣ እንደዚህ አድርጌያለሁ እያሉ መታበይ ወይም እንዲህ ሰርቻለሁ እያሉ ውስጥን ማኩራራት ጥሩ አይደለም። የሰሩት ያደረጉት ነገር በገሃድ ምስክር ሆኖ እንዲታይ ማድረግ ነው እንጂ ትዕቢትን ማሳየት ተገቢ እንዳልሆነ ምሁራን ይናገራሉ። ምንጫችን ምክረ ትምህርት ነው። በከንፈርሽ በራፍ የሞት ፍርድ የሚያሰጥ ህይወት የሚያሳጣ የእድሜ ልክ ስራት ቅጣት የሚያስቀጣ ትእዛዝ አወረድኩኝ አዋጅ አስነገርኩኝ በከንፈርሽ በራፍ ማንም ሰው እንዳልፍ እኔ ነኝ ንጉሱ ለኔ ነው ዙፋኑ አንቺ እኔ ስትወይ ነው ህዝብ የሚታዘዘኝ ብርሃን የሚሆን የጨለመው ቀኑ። ደራሲ ሳላምላክ። እውነት ይመስክሩ ያቀፈኝ ክንድሽን የቃኘኝ አይንሽን ያወሳኝ ልብሽን የሳምኩት ጉንጭሽን እስኪ ጠይቂያቸው ስለ እኔ ካወሩ ስትወጅኝ እንደኖርሽ እውነት ይመስክሩ ስትወጅኝ እንደኖርሽ እውነት ይመስክሩ። ደራሲ ኢቤ ትንሹ። ናፍቀሽኛል ናፍቃኛለች አይኗን ካየው ትንሽ ቆየው ካቀፈችኝ ጊዜ አልፎታል ከቅፏ ተለይቼ የኖርኩት ቀን አንዳች ነገር ጎድሎበታል። አንዳች ነገር አንዳች ነገር ያንቺ ፍቅር አንዳች ነገር የገነት ቁልፍ የሳቅሽ በር አንዳች ነገር ናፍቃኛለች ርቃኛለች ናፍቆት ልቤን አቁስሎታል መራቅ ውስጤን አድምቶታል። ናፍቃኛለች ናፍቃኛለች ያለሷ ቅፍ አለሁ ማለት በምን አቅም ያልኖሩት ቀን ልብ ይሰብራል ቢያጥቡት እንኳ ፍቅር አይለቅም። ናፍቃኛለች ናፍቃኛለች ደራሲ መላኩ ደምስ።

የተከበራችሁ አድማጮቻችን ዛሬ ብለን ያቀረብነው የመዝናኛ ፕሮግራም ይህን ይመስላል። በዝግጅታችን ትንሽ ትምህርት እንዳገኛችሁና ዘና እንዳላችሁ ተስፋ እናደርጋለን። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና

የተከበራችሁ አድማጮቻችን ስርጭታችን እንደገደለ ነው እንደቀጠለ ነው ባልደረባይ ሰጠይ ነዘረከልን ቆይታችሁ በጣም እናመሰግናለን። አሁን ስቱዲዮ ከገባን በኋላ የሚደርሱን በተለይ ፋርስ ባለስላጤውን እና አሜሪካ ያለውን ሁኔታ እንደምልክተው ፕሬዚዳንት ዶናልድ ትራምፕ አሁንም ወደ ጦርነቱ ለመመለስና እንደውም የኒውክሌር ቦምብ ማባያውን ቦታ እናጠቃለን እንደበድባለን ሲሉ የተናገሩበት ሁኔታ አለ። ኢራንን በበኩሏ የዛተች ነው። በዚህም ዙሪያ አሜሪካውያን ወደዚህ እንዳዲስ ለማጥቃት ለማድረስ የተዘጋጁናሉ። አንዳንድ ዘገይቶ እንደሚደርሱ ዜና ደግሞ ምናልባት እስራኤል ልትቀላቀል ወይም ላትቀላቀል ትችላለች ይላሉ። ኢራን በበኩሏ ይህን አይነት እርምጃ የምትወስዱ ከሆነ በተለይ በእስራኤል ጋዝ ማምረቻ ጣቢያውን ወይም ኃይል ማመንጫውን በጠቅላላ እስራኤል ሀገር ውስጥ ያለውን ተቋም እናጠቃለን እንደበድባለን በደቡብም በሰሜንም በመካከለኛው እስራኤልም ቢሆን ሲሉ ኢራኖች እየዛቱ ነው። አሁንም ወደ ኩዌት ማስወንጨፋቸውን ቀጥለዋል። ሌሊት ላይም በዚህ ሁኔታ ጥቃት ያደረሱበት ሁኔታም አለ። እንግዲህ በማታው በምሽቱ ስርጭታችን በነዚህም ሰፋ አድርገን እንመለከተዋለን። ዝሮ ዝሮ ጦርነት ይብቃ አባይነን ነገር ግን እንደምናየው ከሆነ ደግሞ ዓለማችን ያለ ጦርነት የምትኖር መስሎ አይታይም። በዚህም ጦርነት አለባት። ክብራትና ክብራና አድማጮቻችን

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ተነስተልን የተከበራችሁ አድማጮቻችን እንደምን አመሻችኋል። መልካም ለተሰንበትንላችሁ ያልን ስድታችን ጀምረናል። ዛሬም ለቱ እንደብራውያን ዘመን አቆጣጥር አዮም ሻባት ዩድኬት በአቭ ሄ ታፍሽን ፔቫቭ እንደ አውሮፓ አቆጣጥር ኦገስት 1 2026 እንደ ኢትዮጵያ ዘመን አቆጣጥር ሐምሌ 25 2018 ነው። የቴክኒክ ባለሙያችን ኢላይ ፔንት ሻባት ስቱዲዮ ትረኛ ቾባይን እንደተለመደው ስርጭታችን እስከ ምሽቱ 8 ሰዓት ድረስ ይቀጥላል። በዚያ ንሳ ስርጭት እንግዲህ ዜና እንነበባለን። ወቅቱን የተመልከተ ዜና ትንታኔና ያለውን ተጨባጭ ሁኔታ ሰፋ ባለ ሁኔታ እንነጋገርበት እንወያያለን። እስከ ስድስታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እንላለን። አሁን በቅድሚያ ዜናውን እናሰማለን። በቅድሚያ ማርስት ዜና። ኢራኖች አሁንም በአዛ ሰርጥ መንቀሳቀሳቸውን እንደቀጠለ ነው። በእስራኤልና በደቡብ ሊባኖስ በደረሰው በሐማስ በደረሰው ስምምነት መሰረት ወደ ሁለተኛው ዙር ለመተላለፍ ፕሬዚዳንት ዶናልድ ትራምፕ ጠየቁ። በፋርስ ባህረ ሰላጤ ውጥረቱ እንደቀጠለ ነው። በደቡብ ሊባኖስ መከላከያ ሰራዊታችን አሁን ጥቃት ማድረሱ እንደቀጠለ ነው የሚሉት ዋና ዜናዎች ናቸው።

አስታውቋል። መከላከያ በተቀሰውም ይህ አይነት የሐማስ ሥራ አሁንም እንደቀጠለና በተለይ ሆስፒታሎችን፣ ትምህርት ቤቶችንና የህዝብ መገልገያ ተቋሞችን ለጸረ ሽብር ፈጠራ እየተጠቀመበት እንደሆነ ተገልጿል። ይህ በዚህ እንዳለ በዚህ ጥቃት ላይ በዶር አልባህ በተሰኘም ሆስፒታል አሁንም ከአራቱ ሁለት የመድኃኒት መጋዘኖች መቃጠላቸውና ከግማሽ ሚሊዮን በላይ የሚሆኑ የህክምና መሳሪያ መገልገያዎች መውደማቸው ተገልጿል። ሐማስ ሆን ብሎ ሆስፒታሎችን ለመሳሪያ መጋዘን እየተጠቀመባቸው ነው። ወደፊትም እንደዚህ አይነት ሆስፒታሎች ለህዝብ አገልግሎት ከመስጠት ወደኋላ እንደሚሉም ጨምሮ አስታውቋል። ዘመቻ ዮኒ ናታንያው የተሰኘው 50ኛ ዓመት መታሰቢያ ምክንያት በማድረግ ምክንያት ተደር በመታሰቢያ 50ኛ ዓመት እየተደረገ ነው። ዘመቻ ዮኒ የተሰኘው ኡጋንዳ ውስጥ የተጠለፉ ሰላውያንን ለማስወጣት የተደረገ ልዩ ዘመቻ ነው። በዓለም ደረጃም ድንቅና ምርጥ የተባለ ዘመቻ ተብሎ የተነገረለት የተተረከለት እስራኤልንም አንቱ ያሰኛት ዘመቻ ነበር። እንደሚታወሰው ሁሉ በዚህ ዘመቻ ሌፍተናል ኮሎኔል ዮኒ ናታንያው ጠቅላይ ሚኒስትር ቢንያሚን ናታንያሁ ወንድም ዘመቻውን የመሩትና ብቸኛው በዚህ ዘመቻ የተሰዉ ግለሰብ ናቸው። ኡጋንዳ ውስጥ አንተቤ የበረራ አዳራሽ ሰብረው በመግባት እስራኤላውያን ተጠልፈው የነበሩትን እስራኤሎችን አስለቅቀው መልሰዋል። በዚህ ቦታ ላይም ሌፍተናል ኮሎኔል ዮኒ ናታንያሁ ተሰውተዋል። ኡጋንዳ የሌፍተናል ኮሎኔል ዮኒ ናታንያሁን በተሰውበት ቦታ ላይም አንዳርታ ሐውልት አስቀምጣለች። ሌፍተናል ኮሎኔል ዮኒ ናታንያሁን መታሰቢያ ሐውልት ተሰርቷል። ሐውልቱ ሲመረቅም የኡጋንዳው የጦር ኃይሎች ኢታማጆር ሹም ጄኔራል ኪናሮጉባ መርቀው ከፍተዋል። በንግግራቸውም ይህ አንዳርታ ስናስቀምጥ በኡጋንዳና በእስራኤል መካከል ያለው ጥሩ ወዳጅነት እንዴት ደረጃ ላይ እንዳለ የሚያሳይ ነው። በደህንነትም በሁሉም ዘርፍ ከእስራኤል ጋር ጥሩ ግንኙነት አለን። ይህ ግንኙነታችንም ተጠናክሮ ይቀጥላል ሲሉ ጄኔራሉ አስታውቀዋል። በተለያዩ በሀገር እስራኤል የባህር ዳርቻዎች ህይወት መቅጠፉ እንደቀጠለ ነው። በሃይፋ በሚገኝ ሆስፒታል ውስጥ የ60 ዓመት ዕድሜ በባህር ዳርቻ አካባቢ ሰምጦ በከፍተኛ ደረጃ ወደ ሆስፒታል ከመጣ በኋላ ህይወቱን ለማዳን አልተቻለም። ህይወቱ አልፏል። ናታንያ ውስጥ ላኒያዶ ሆስፒታልም የ70 ዓመት አዛውንት እንዲሁ በደረሰበት በባህር ዳርቻዎች በደረሰበት አደጋ ሞተዋል። ኤህሎ በተሰኘ ቴላቪቭ ውስጥ ባለ ሆስፒታል በህርጸላ የባህር ዳርቻ የሰመጠ ግለሰብም በጽኑ ታሞ ህክምና እየተደረገለት ይገኛል። በባህር ዳርቻዎች በምናደርጋቸው እንቅስቃሴዎች ከፍተኛ ጥንቃቄ መደረግ አለበት ተብሏል። የርማኖስ ፕሬዚዳንት ጆዜፍ ኡን በድጋሜ ህዝቡላን ወቀሱ። ፕሬዚዳንቱ በሊባኖስ ውስጥ መሳሪያ አንግቶ የሚንቀሳቀስ ወይም የሚሄደው አንድ ጦር ብቻ ነው፣ እሱም የሊባኖስ ጦር ብቻ መሳሪያውን አንግቶ ይንቀሳቀሳል ሲሉ አስታውቋል። ፕሬዚዳንቱ በደቡብ ሊባኖስን ጉዳይ አስመልክተው ሲናገሩም የእስራኤል ወታደሮች አሁን የተቆጣጠሩትን በደቡብ ሊባኖስ ቦታ ለቀው ሲወጡ የሊባኖስ ጦር በቦታው ተተክቶ ሀገሩና ደንበሩን ይጠብቃል። ይሄም ለአካባቢውም ሆነ ለዓለም ሊባኖስ ደንበሯን የማስከበር አቅም እንዳላትና እሷም ማስከበርና መጠበቅ እንደምትችል ግልጽ ያደርጋል ተነግሯል። ቃል አቀባያችን ኬሬን አህሮን እንዳስደረሰችንም በሚቀጥለው ሳምንት በእስራኤልና በሊባኖስ ውይይት የሰላም ውይይት ይቀጥላል ተብሏል። እሱም በሮም ሲካሄድ ለሶስት ቀናት ያህል ይቀጥላል የሚል እቅድ መያዝ ተገልጿል። ይህ በዚህ እንዳለ በደቡብ ሊባኖስ አንድ የመከላከያ ሰራዊት አንድ ከፍተኛ ባለማዕረግና ወታደር መቁሰላቸው ተገልጿል። ወታደሮቹም ትናንት ሌሊት በወሰዱት አሰሳ በድንገት ሽብርተኛ ሂዝቡላ በከፈተው ተኩስ ሁለቱም በቀላል ሊቆስሉ ችለዋል። መከላከያም ቦታውን በጥቃት በማድረስ ሽብርተኞች ሂዝቡላውንም መግደሉን አስታውቋል። በሌላ ክስተትም የእስራኤል ባህር ኃይል ወደ እስራኤል የባህር ክልል የተቃረበች የአሳ አጥማጆች ጀልባ ላይም የማስጠንቀቂያ ተኩስ በመተኮስ ወጣችበት እንድትመለስ ማድረጉ መከላከል

የአሜሪካ ሰራዊት ቃል አቀባይ ጨምሮ አስታውቋል። ከሐማስ ጋር በተደረሰው ስምምነት ምክንያት ሁለተኛው ዙር በቅርብ ይጀምራል ሲሉ ፕሬዚዳንት ዶናልድ ትራምፕ አስታወቁ። ፕሬዚዳንት ዶናልድ ትራምፕ እንዳሉትም ሁለተኛው ከሐማስ ጋር የተደረሰው ስምምነት በቅርቡ ኦን እንዲሆን ከሰላም አስከባሪ ኮሚቴ ጋር መነጋገራቸውን ገልጿል። ሁለተኛው ዙር ስምምነትም ሐማስ መሳሪያውን ይፈታል፣ እስራኤል በአዛ የተቆጣጠረቻቸውን ቦታ ለቃ ትወጣለች ይላል። የበዚህ እንዳለ የቀድሞው ሜጀር ጀኔራል አሙስ ጊላድ በሰጡት ቃለ ምልልስ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከጥቅምት 7 ወዲህ ሐማስ ተሸንፏል፣ ሐማስን አሸንፈናል፣ ገርሰናል ብለው የተናገሩት ሐሰት እንደሆነ በህዝብ ላይ ቀልደዋል ሲሉ በነበራቸው ቆይታ ተናግሯል። ይኸውም ሐማስ በአዛ እንደ ወትሮው እንዲያውም ያለውን ኃይል ተቆጣጥሮ ልክ እንደ ወይራ ዛፍ ተተክሎ ይገኛል። ይህ የሚያሳየው ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በፕሬዚዳንት ዶናልድ ትራምፕ እጃቸው መዳፍ ውስጥ ናቸው ሲሉ ጠቅላይ ሚኒስትሩን ወቅሷል። ሐማስ አሁንም ባለበት ቦታ አዛን እያስተዳደረ ይገኛል፣ ራሱንም እንደገና እያደራጀ ነው። እንዴት ባለ ሁኔታ ነው ይህን እኛ ዝም ብለን የምንመለከተው? ይህ ክስተት ምናልባት ቀጣይ ሁለተኛ ጥቅም ሰባትንም ሊያስከትል ይችላል። ፕሬዚዳንት ትራምፕ እንደሆነ የሚፈልጉት የራሳቸውን ድል ብቻ ነው ባጭር ወይም በረጅም ጊዜ። ይህን ለማሳካትም ጥረታቸው ቀጥሏል። እኛ ግን ሐማስ ሲደራጅ እያየን ዝም ማለታችን ተገቢ አይደለም በማለት ከረሸት ቤት ጋር በነበራቸው ቆይታ ይህን ተናግረዋል። በዛሬው ዕለት በቀኑ ስርጭታችን እንዳስታወቅነው ብዛት ያላቸው አክራሪ ሃይማኖተኞች በኢየሩሳሌም በአንድ ቡና ቤት ፊት ለፊት በመቅረብ ረብሻ ፈጥረው እንደነበር ተገለጸ። የቡና ቤቱ ባለቤት እንደተናገረውም ለቃል አቀባያችን ለቤሬድ እንዳስታወቃትም አክራሪ ሃይማኖተኞች ከቡና ቤቱ ፊት ለፊት በመምጣት ሰንበት ነው ሰንበት ነው በማለት ድምጻቸውን ከፍ አድርገው አሰምተዋል። ምንም እንኳ ፖሊስ በቦታው ቢገኝም ብዛት አልነበራቸውም። ፖሊስም ሰላማዊ ሰልፉን ወይም ጩኸቱን እንዲያደርጉ ፈቅዶላቸው ነበር። በቦታውም አንዳንድ አለመግባባትና አምባጓሮችም ተቀስቅሶ ነበር ሲል ማስታወቁ ተገልጿል። በፋርስ ባህረ ሰላጤ ያለው ውጥረት አሁንም እንደቀጠለ ነው። በኩዌት የኢራን ሰው አልባ አውሮፕላኖች ድሮኖች ጥቃት ማድረሳቸው እንደገለጡ ነው። የኩዌት የውጭ ጉዳይ ሚኒስትር እንዳስታወቀውም በሀገሪቱ ሰሜናዊ ክፍል በመንግስት ተቋምና መስሪያ ቤቶች ላይም ከፍተኛ ጉዳት መድረሱን ገልጿል። ለሊት ላይም ኢራን መዛቷን ቀጥላለች። አካባቢውን በሳት አጋየዋለሁ የምትችል የማጋየትና ወደ ጦርነት የማስገባት ኃይል አለኝ ስትል አስታውቃለች። በተለይ ለአሜሪካ የሚረዱ ሀገራትና አሜሪካን የምትንቀሳቀስበት ቦታዎችን በጦር ካምፖችን የማጥቃት ኃይል አቅም አለኝ ስትል ኢራን በድጋሚ ዝታለች። በሩሲያና በዩክሬን ያለው ጦርነት ቀጥሏል። ዛሬ ሩሲያ ወደ ዩክሬን ዋና ከተማ ኬቭ 27 ሚሳኤሎችን አስወንጭፋለች። ከነዚህ 27ቱ አንዱን ብቻ ዩክሬን ማስወንጨፍ ወይም መምታት ትችላለች። ምክንያቱም ፕሬዚዳንቱ ሲገልጹ አቅም እንዳነሳቸውና ማወንጨፊያው ሚሳኤል እንደሌላቸው ተናግረዋል። 35 ሚሳኤሎችና 185 አጥፍቶ ጠፊ ሰው አልባ የሚወሩ አውሮፕላኖችን መደብደባቸው ተገልጿል። ፕሬዚዳንት ዘለንስኪም እንደተናገሩትም ጸረ ሚሳኤል እንደሌላቸውና አሜሪካም ሆነ አውሮፓ እንዲለግሷቸው ተማጽነዋል። በዚህ ጥቃት 9 ሰዎች ንጹሐን ዜጎች ሲገደሉ 28 ቆስለዋል። ከእነዚህ ውስጥም 4 ሕፃናቶች እንደሚገኙበት ገልጸዋል። በመጨረሻም የአየሩ ጸባይ ሁኔታ በጣም በከፍተኛ ሁኔታ ሙቀት መጠን ላይ እንገኛለን። እንደውም ወደፊት ለሁለት ቀናት ያህልም ይቀጥላል ይላሉ። የሙቀቱ መጠን በዲግሪ ሴንቲግሬድ በዛሬ ሁለት ኢየሩሳሌምና አካባቢው 34 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢው 32፣ ሃይፋና አካባቢው 32፣ ቤት ሽአና ትበሪያ 41፣ ቢርሸባ 37፣ ኢላት እስከ 43 ዲግሪ ሴንቲግሬድ ይደርሳል ይላሉ የዘርፉ ባለሙያዎች። ክብራትና ክብራን አድማጮቻችን የሰዓቱ ዜና እስካሁኑ ነበር።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። መስመር ላይ ባልደረባችን ራሜ ማላዛር መስመር ላይ ይገኛል። አሽራሚም ሰላም ጠና አስጥልኝ እንደምን አመሽህ? መልካም ሰንበት ይሁንልን።
1: ቻባቶ አይቾንገነ
0: እግዚአብሔር ይመስገን ሁሉ ሰላም።
1: እኛ ጋር ሰላም ነው። ሙቀቱማ
0: በህይወቴ እኔ ያለው ሀጠት ቻላቅም ዛሬ ተጣውትን ያል
1: ይሆናል።
0: በእውነት
1: ጥሩ ነው ያስፈልጋል። ተጣ
0: አዎ ይጣጣል ይወጣል ይጣጣል ይወጣል ይሆን። እሺ እንግዲህ አንተ ጋር ሶስት ርዕሶች አሉ የምንወያይባቸው። መጀመሪያ በሀገራችን ተጨባጭ ሁኔታስ እንዴት ነው? ወደ ምርጫው በምንመጣበት ሰዓት ምርጫውን እንዴት አየኸው? እንዴት እያየኸው ነው? በተለይ የእኛ ማህበረሰብ ቅድመ ዝግጅት ፖለቲከኞቻችንስ፣ በፖለቲከኞቻችን መካከል ያለ ሁኔታ እንቅስቃሴያቸው ምን ይመስላል የሚለውን እስኪ እንመልከተው።
1: ለጊዜው ልሸር ጉድ ነው ዝም ብሎ አዳዲስ ፓርቲዎች መቋቋም ማስመለከተ አንዱ ከአንዱ ጋር እንዲጨመር ማባበል መግባባት እና የዚህ አካል እንዲሆን ቃል መግባት ያው የተለመደ ነው። ያ ነው አሁን የዚህ ልክ ገበያ የገበያ ልውውጥ ነው መስሎ የሚታየው። ማን በርካታ ድጋፍ ብዙ ድጋፍ ያገኛል የሚለውን ሰው እየፈለጉና እየመለመሉ ከፓርቲው እንዲገባ ማድረግ ነው የዚያ ሁኔታ ነው። ብልበላ አዳዲስ ተወዳዳሪዎችን በህብረተሰቡ በኩል ተቀባይነት ያላቸውን እና ድጋፍ ያስገኛሉ ተብሎ የሚጠበቁትን ነው አሁን ሁሉም በማደን ላይ የሚገኙት። እነዚህ ትልቅ ፓርቲዎች ራሳቸው ነው ሂደት ውስጣዊ ሂደት እያካሄዱ ነው። ሊኮን ለምሳሌ ትራይል ረት የሚወታለ የእሱን ምርጫ ለማካሄድ የተዘጋጀ ነው የሚገኘው። ያን እንግዲህ ፕራይመሪስ እንግዲህ የምደባ የቦታ ምደባ ምርጫ ነው። አንደኛ ሁለተኛ ሶስተኛ ማን እንደሚወጣ ከዛ እንግዲህ እየዘለቀ ይሄዳል። ራቅ ያለ ቁጥር የሚያገኘው የመግባቱ ድል የቀነሰ ነው የሚሆነው እና ከዛ ደረጃ ለመድረስ ሁሉም መራጮች የመምረጥ መብት ያላቸውን ለመግባባት እና እኔ ከዛኛው እሻላለሁ የሚል የማባበል ቅስቀሳቸውን እያካሄዱ ነው የሚገኙት። ሌሎችን ፓርቲዎች እንደዚሁ እንዳልኩት ቀደም ብዬ አዳዲስ ፓርቲዎችም ብቅ ብቅ እያሆኑ ናቸው። እነሱም ደግሞ የተለያዩ ሰዎችን ያቀፈ ፓርቲ አዲስ ፓርቲ ለመመስረት እየተደራደሩ ነው የሚገኙት እና ይህንን ነው የሚመስለው ለጊዜው። ዋናው ምርጫ ቀን ገና ነው። እስከዚያ ድረስ እንግዲህ ያው ምርጫ ቀስቀሳ
0: ይሄ በፖለቲከኞች ሲሆን የእኛው ወጣ በምርጫው በማህበረሰባችንስ ለምርጫው ዝግጁ እንትላለን? እንግዲህ ጋሽራሜ ማንተ ታውቃለህ እዚህ ብዙ አመት ነው በምርጫ ሲካሄድም ብዙ ጊዜም በስራ በኩልህም በቅርብ ታውቀዋለህ። ስታትስቦ ማህበረሰባችን እንደው ካሁን ከነበረበተኝ ዛሬ ጥሩ ደረጃ ላይ ይገኛል ብለህ ታስባለህ? ምክንያቱም ፖለቲካው ጨዋታው ገብቶታል ወይ?
1: ይኸው እንግዲህ እኛ ህብረተሰብ ስናወሳ ሁለት ችግሮችን ነው የማየው። አንደኛው እኛ ህብረተሰብ ስንል እኛ ከሌላው ህብረተሰብ ተገልለን የራሳችን ሰዎች ብቻ መርጠን እነሱ ደግሞ ስለ እኛ ብቻ ትኩረት የሚያደርጉ መሆን የለባቸውም። ተመርጦ ከእስራኤል ብሔራዊ ፓርላማ አባል የሚሆን ሰው የእስራኤልን አጠቃላይ ህዝብ የሚወክልና የሀገሪቱን ጉዳይ በኢኮኖሚ በኩል፣ በማህበረሰብ በኩል፣ በደህንነት በኩል ባስመለከተ ሰፋ ያለ አመለካከትና ጠለቅ ያለ እውቀት ያለው ሰው ተመርጦ እንደ ማንኛውም የክርስት አባል በኩል ደረጃ የመነጋገር ሀሳብ የማቅረብ አዳዲስ ህጎች እየደረገገ እንዲጸድቁ የማድረግ የዚህ አይነት ችሎታ ያለው ሰው ነው መፈለግ ያለብን እና ይህን ባስመለከተ መሸመኛ ነገር የታወቀ ነው። እኔም እያሉ ሁሉም በዚያ ብቅ ብቅ ይላሉ። አቅሙ አላቸውም የሌላቸውም እንዲሁ ይገቡና ይህን ድምፁን እንዲፈተን ያደረጉታል። በአንድ ላይ ሆኖ በሁለት ሰዎች ሶስት ሰዎች ያተኮረ ቢሆን እነዚያ ሰዎች የመግባት እድል የመመረጥ እድል ይኖራቸዋል። አሁን ግን የተበታተነ ስለሆነ የተለያዩ ፓርቲ መሪዎችም ምን ያህል ሰው አለው ይሄ ከኔ ጋር ልግባ የሚለው ሰው ብሎ ነው እንግዲህ ሂሳብ የሚያደርግ እና ትርፍ ምንድን ነው፣ ምን ትርፍ ማገኛለሁ፣ ሰው ምን ያህል ድጋፍ አገኛለሁ፣ የእሱ ድጋፍስ ምን ያህል ክርስት አባል እንዲመረጡልኝ ያደርጋል የሚለው ሂሳብ ነው እንግዲህ የሚታሰብ ያለው። ያንን የእኛ ሰዎች እያሰብንበት አይመስለኝም። አሁንም አንዳንዶቹ እኔ የምመረጣለሁ እኔም ነበርኩ እኔ ቀደም የነበሩትም አሁንም ደግሞ አዳዲስ የሚነሱ አሉ። ምንድን ነው ይህን ያህል መሯሯጥ ይህን ያህል መቸኮል ምንድን ነው? በአንድ ላይ ሆኖ መክሮ ዘክሮ እገሌ ብቃት አለው ሁሉንም የሚመለከት አመለካከት አለው ሰውዬው እውቀት አለው ብሎ በዛ ላይ በዛ ሰው ላይ ሁላችንም አንድ ሆኖ ሁሉም አንድ ሆኖ እንዲመረጥ ጥረት ማድረግ እንጂ የዝም ብሎ እኔ ከወደቅኩ እኔ ከቀረው እሱ ማይግባ እሱ ከገባ እኔም ዝም ብዬ አልቀመጥም የሚል ባህሪ ነው ያለ እና የመጥፎ ባህሪ ነው። ይህንን መተው አለብን መሰለኝ።
0: አንዳንዶች እንደዚህ የሚሉ አሉ፣ ጋሽራሚም አሁን የሚደረገው ምርጫው በሀገር አቀፍ ደረጃ የፓርላማ ለህዝብ ተወካይ የሚደረግ ምርጫ ነው። በእስራኤል እንግዲህ ሁለት አይነት ምርጫዎች ይካሄዳሉ። አንድም በከተማ ከንቲባ ለሚሆን ምርጫም የሚካሄድበት አለ። በየአምስት ዓመቱ መሰለኝ ባለሳሳት አንድ የምርጫ የሚደረገው እዛ ላይ ይበልጥ ኃይላችን አሁን ወደዚህ ከመምጣታችን በፊት እዛ ላይ ነው ትልቅ ትኩረት ልናደርግ የሚገባው። በመማክርት ሸንጎ ለመግባት ብሎም አንድን ሀገር ለማስተዳደር በዛ ያለን ኃይላችን መጀመሪያ እዛ ላይ መጠናከር አለብን። ወደ ሀገር አቀፉ ከመምጣት በፊት እያንዳንዳችን በምንኖርበት የከተማ የራሳችን ኃይል የራሳችን ተጽዕኖ ልንፈጥር ይገባል የሚል አመለካከት አለና ለዚህ ደግሞ እኛ አሁን ብቁ አይደለንም ገና አልበሰልንም የሚሉ አሉ። ምን ትሏል? ይሄን
1: ይሁን በስለምና ያረረን አለ ነው አይቸው ቆየን እኮ እዚህ ሀገር ስንት ቀን ቆየን አረጀን እኮ እና አልበሰልንም ማለት ልንብላችን ቋንቋውንም ባህሉንም ሁሉንም አውቀነዋል አለንበት እንኖርበታለን። ይህን ማለቁ ከሆነ ችግር አለብን ማለት ነው። ይህን ያዚህ ተቀምጠን እና እንዳልከው ለምሳሌ በከተማ ደረጃ በመዘጋጃ ቤት ምክር ቤት አባል በመሆን የፖለቲካ እንቅስቃሴን የፖለቲካ ሂደትን ከተማረ ካጠና ከጎዘጎዘ በኋላ ከዛ በኋላ ወደ ሀገር አቀፍ አስተዳደር አመራር መሻገር ይቀላል እና ያን ሳይሆን ነው እኛ ዘለን ገፈት ፓርላማ ብሔራዊ ፓርላማ እንግባ እያልን የምንለፋለን። እና አሁን ያልከው ልክ ጥሩ ጥቆማ ነው። በዚያ በኩል አሁን በማዘጋጃ ቤት ደረጃ በከተማ ከንቲባ ማዘጋጃ ቤት ባስመለከተ የእኛ ሰዎች ይሄ ባህሪ አለ እዚያም ቢሆን እኔም ይባባሉና በመጨረሻ ብዙዎቹ ሳልፎ ይቀራሉ። አሉ አሁን የተመረጡ አሉ፣ ቁጥራቸው ያነሰ ሰዎች አሉ። በመዘጋጃ ቤት በኩል የመዘጋጃ ቤት ምክር ቤት ሸንጎ አባል ሆነው እነሱን አሁን ቀስ ብሎ ደግሞ እንደገና ከዚያ ከበቱትን የፖለቲካ ሚና ጨዋታ ወደዛኛው ለመሻገር የአካባቢውን የከተማ ሰዎች ማደራጅ ተኖርባቸዋል። የማዘጋጃ ቤት ምክር ቤት አባል መሆን ማለት የኢትዮጵያ ሊሆኖች ብቻ ትኩረት አድርጉ በእነሱ ብቻ ሳይሆን በአጠቃላይ ለከተማ ነዋሪ ህይወት የሚፈልግ የሚገባቸውን አገልግሎት መስጠት በዚያ ሁኔታ ነው እንግዲህ የከተማ ነዋሪዎች የአጠቃላይ ከተማ ነዋሪዎች ድጋፍ ካገኘ እንደዚህ ያለ ሀይል ያለው ካለ ላይ የፓርቲ መሪው ያን ሰው ራሱ ለምኖ እና እኔ ጋር ግባ ይለዋል። ሀይሉ በጀርባ ያለውን ደጋፊዎች ቁጥር ስለሚ
0: ይመለከታል።
1: አዎ እና በዚህ አይነት መጠቀም ሲገባል ዝም ብለን እንደዚሁ
0: አዎ ጋሽራ ሚሆኑ እንዳልከው አንዳንድ ጊዜም ቢሆንኛ አሁን በተለይ ተመራጭ ወይ እንመረጣለን ብለው የሚቀርቡት ለዚህ ብቁ ነን ብለው የሚቀርቡትኝ የምርጫውን እንቅስቃሴ የሚጀምሩት ያው ምርጫው ሲቃረብ ነው። ነገር ግን እንደኔ ምልከታና እንደኔ ሐሳብ የምርጫ ሂደቱ በአንድ ጊዜ ብቻ የሚመጣ ሳይሆን እንዲያውም ከስር ከመሰረቱ በየአካባቢያችን በየመንደራችን መደራጀት ማህበረሰቡንም ወጣቱንም በልምዱ በስራው በዘርፉ ያደራጀን ስለ ፖለቲካ ምንነት እየተጠናከርን ሲጀመር እዛው በከተማችን ውስጥ በምንሰጡት በተለያዩ የበጎ አድራጎት ስራዎች መጠመድ አለብን። ያን ቀስ በቀስ በበጎ ስራ እየሰራን አንደኛም ችግራችን እየፈታን ሁለተኛም እየተለማመድን እየተቀራረብንና ወደ ፖለቲካው ማደግም ስር መሰረት ይዘን መምጣት እንችላለን። መጀመሪያ በሰፈራችን ከዛ በከተማችን በአካባቢው ከዛም ወደ አገር አቀፉ ለመሸጋገር ይችላል። ግን የዚህ አይነት ስራ ግን የመስራቱ እጅግ በጣም እኛ ወደ ኋላ የቀረንበት መስሎ የሚታይ ሁኔታ ነው ያለው። ያልከው ነገር በእውነት ተገቢ ነው መሆን የሚያለበት ነው። ወደ ሐማስና እስራኤል በምንመጣበት ሰዓት በተለይ በአሁኑ ሰዓት ደግሞ እንደሚታወሰው እንግዲህ ሐማስና እስራኤል ምንም በሶስተኛ በኩል ቢሆንም የተኩስ አቁም ስምምነት ተደርጓል። በዚያ የተኩስ አቁም ስምምነት ውስጥ አንደኛው ዙር ሁለተኛው ዙር የምንጠራዋል አሁን ወደ ሁለተኛው ዙር መሸጋገር አለብን የሚባል ነው። ያም እንግዲህ ሐማስ መሳሪያው ማስረከብ አለበት፣ እስራኤል በአዛ የተቆጣጠረቻቸውን ቦታዎች ለቃ መውጣት አለባት። ይሄ በስሏል? ይህስ ነገር ሐማስ በእውነት መሳሪያው ሊፈታ ይችላል?
1: ያው የሐማስ ጉዳይ እንደተመሰለ እንግዲህ እንደምናውቀው ያው ጦርነቱ መውሳቱ እንደገና በደጋገመ የሚሆነው አሁን ያለበት ደረጃ የእስራኤል መከላከያ ሰራዊት አዛ ውስጥ 60 ከመቶ የሚሆኑ ቦታ እንዲያዘ ነው ያለ። ቢጫ ክልል ቢጫ ወሰን ቢጫ ክልል የሚል ስም ተሰጥቶት
0: ነበር። ክልል ቢጫ መስመር ክልል
1: አዎ የዚያ የእስራኤል መከላከያ ሰራዊት ሰፍሮ ነው የሚገኘው። የሐማሶቹ በዛ ከሆነች ቀረችው ቦታ እዛ ውስጥ ነው ያሉ። ከዚያ ሆነው ለእስራኤል መከላከያ ሰራዊት አደጋ ማድረስ የማይችሉም ለእስራኤል ዜጎች ላይም አደጋ ማድረስ የማይችሉበት ሁኔታ ነው ያሉት እና ከዚያ ውስጥ እንደ አንድ ጓዳ ነው ተዘግተው የሚገኙት። አሁን ይህ በእንዲህ እንዳለ እንግዲህ ፕሬዚደንት ትራምፕ ያቀረቡት እቅድ አለ 15 ነጥብ የያዘ እቅድ ቀደም ሲል አቀርበውታል። ቅድም እንግዲህ መጀመሪያ የሰላም ጉባኤ እንዲቋቋም የሚል ነው። እንግዲህ የሰላም ጉባኤ ተቋቁሟል። ተቋቁሞ ሚላድኖቭ የሚሉት ሰውዬ ናቸው ሰብሳቢ። በእሳቸው ሰብሳቢነት ይሄ የሰላም ጉባኤ ተቋቁሞ ሁኔታውን ሲነጋገርበት ሲመክርበት ከቆየ በኋላ ሰሞኑን ይፋ ያደረገው ነገር አለ። ይኸው ሐማስ የጦር መሳሪያውን እንዲፈታ ለመፍታት ፈቃደኛ መሆኑን፣ ከባድ ጦር መሳሪያ፣ ቀላል ጦር መሳሪያ ዋሻዎችም የት እንዳሉ እንዲናገርና እኒያ ዋሻዎችም እንዲወድሙ ሆኖ ከዛ ይሄ ከሆነ በኋላ የአዘን የሚመራ ይሄ ቴክኖክራት ይሉታል ይሄ ባለሙያዎች ብቻ ለምሳሌ ፖለቲከኞች ሳይሆኑ ባለሙያዎች፣ እያንዳንዱ ባለሙያ ለምሳሌ የሕክምና ባለሙያ ይሆናል፣ የኢኮኖሚ ባለሙያ ይሆናል፣ የተለያዩ ሙያ ተኛ የሆኑ ሰዎች አንድ ላይ ሆነው አዛን እንዲያስተዳድሩ የሚል ነው። እንግዲህ አሁን በዚያ መሰረት አዛ የሚገኙ ክርስቲያኖች መልሰው እንዲቋቋሙ እርዳታ ዓለም አቀፍ እርዳታ እንዲሰጣቸው እንዲቀርብና የፈረሰው አዛ እንደገና እንዲሰራ ሐማስ ይህንን ለማድረግ ፈቃደኛ ሆኗል የሚባል ነገር ይሰማል። አልፎ አልፎ ደግሞ እንደገና አይ እስራኤል ካልወጣች እኛ ፈቃደኛ አልሆንም፣ እስራኤል እኛ ይህንን ስናደርግ እስራኤል ደግሞ ለቃ ትወጣውን ካለችበት ቦታ የሚል አመለካከት አለ። አንድ ከፍተኛ ባለስልጣን እንዳሉት ከሆነ በአዛ ውስጥ ያሉ እዚህ አሁን ከጠቀስኳቸው አካል የሆነ ባለስልጣን እንዳሉት እስራኤል ሐማስ ጥቁር ፈቶ ሁሉን ነገር ከወታደራዊ ወይም በጦር መሳሪያ ይዞ ከመቀመጥ ነፃ መሆኑን ስናረጋግጥ ያኔ እስራኤል ደግሞ ካለችበት ቦታ እንድትወጣ ይደረጋል እና ያኔ አስተማማኝ የሆነ ሰላም ሁኔታ በአካባቢ ይኖራል የሚል ሀሳብ ነው እንግዲህ እየቀረበ ያለው። አሁን እንግዲህ ለምሳሌ ስንመለከተው ፕሬዚደንት ትራምፕ አቀረቡት 15 ነጥብ ካለው ሰነድ ላይ ለምሳሌ 7 አንቀጽ 7 እንመለከተው ምንድን ነው የአዛ የሚገኙ ሐማስ በኩል የሚገኙ የፖሊስ ሰራዊት አሉ፣ ደህንነት አስከባሪ ፖሊስ ሰራዊት በአጠቃላይ ትጥቃቸውን ፈተው እንዲያስረክቡ እነሱም ልክ እንደ ማንኛውም ሰላማዊ ዜጋ እንዲሆኑ የሚል ነው። ከዚያ አንቀጽ 8 ቅድም እንደጠቆምኩት የከባድ መሳሪያ አላቸው፣ ያን ያህል ብዙም የላቸው መሰለው ድማባቸዋለች። ያለው ከባድ መሳሪያ እሱ በሙሉ ለዚህ ለአሁን ለጠቀስነው አካል አስረክበው የጠቀስነው አካል ሜጆር መሳሪያዎች ከጥቅም ውጭ እንዲሆኑ ማንኛውም ሰው እንዳይገለገልባቸው እነሱን በሙሉ ያን መሳሪያውን ያለውን መገጣጠም ነገር አሁን አልቆ ከጥቅም ውጭ እንዲሆኑ ማድረግ የሚል እንትን ቀርቦ ያለው። እኔም ባስመለከተ እንግዲህ እስራኤል በዓለም አቀፍ ደረጃም ተጽዕኖ አልተደረገባትም መከላከያ ሰራዊት ሲም ከዛ ውጭ የሚል ጥሩ ነገር ነው። እኔ በእኔ አመለካከት ለእስራኤል ጥሩ ነው ብዬ ማምነው እና ከዚህ አሁን እንግዲህ ሐማስ እየፈራ ያለው ምንድን ነው? እስራኤል እንደተለመደው እያገነች ትገልላለች። ይሄ ቀንደኛ ነገር የሆኑ የሐማስ ሰዎች እስካሁንም አላቋረጠችም። አሁንም ቢሆን ደግሞ ይህን እንዳትቀጥል መደረግ አለበት፣ ቃል ይገባልን ወይም ደግሞ ዋስትና ይሰጠን የሚል ሀሳብ ሐማስ አቅርቧል። ይህም ደግሞ እንግዲህ ቀስ ብሎ የሚታይ ነገር መሰለኝ እና አንድ ይህንን ደግሞ የሚያስተባብሩ ያኔ አንድ ጀነራል ናቸው የአሜሪካ ጀነራል ጀስፐር ጀፈር የሚባሉ እሳቸው የሚሉት ምንድን ነው አሜሪካ እነዚህ አሁን የተጠቀሱት ነገሮች ሁሉ ተግባራዊ እንዲሆኑ አሜሪካ ዋስትና ወስዳለች፣ እኔም ከዚህ ያለሁ የሚል መግለጫ ሰጥተዋል እና ይሄንን ባስመለከተ እንግዲህ ያዛ ጉዳይ እስካሁን ድረስ በእውነት ያልተጠበቀ ነው። ይሁን ለውጥ ይሆናል ብዬ ነው የማልገመትኩም ነበር።
0: ምን ያህል ተግባራዊ ሊሆን ይችላል? ሐማስም እንግዲህ እንደምንሰማው ከባድ መሳሪያዎችን ነው ማስረከም እንችል እንጂ እነኚህ ቀላል መሳሪያዎችን ለራሳችን ለደህንነታችን መጠበቂያ ሲል ከኛ ጋር ማስቀር አለብን መስጠት አንፈልግም የሚል ሐሳብም ያቀርባሉ። እንደምናስታውሰው ሁሉ ጥቅምት 7 2023 ቀላል መሳሪያ ይዘው መጣው ነው እንግዲህ ያን ያህል ጥቃት ያደረሱብንና ይሄን እንዴት እስራኤልስ ልትስማማ ትችላለች ወይ በዚህ ዙሪያ?
1: እስራኤል ማተስማማም አሁን እንዳልኩት እንግዲህ ይሄው የተጠጠሰው የሰላም ጉባኤ አባላት ይሄንን በሙሉ አሁን የተጠጠሰው ቀደም ብለን መተግበር እንዳለበት ሐማስ ተጠይቋል። ሐማስም ፈቃደኛ ነው የሚባል ነገር ነው እንግዲህ ተወራ ያለው። እንግዲህ ወሬ ወሬ ነው ግን ተግባር አዊ ሲሆን ነው እንግዲህ ማመን የምንችለውና ይሄ በስመለከታ እስራኤል አቋም እስራኤል ሁኔታ በዛ በኩል ጥሩ ሁኔታ ጥሩ በጥሩ ሁኔታ ያለችው እንደ ቀደሙን በዓለም አቀፍ ተጽዕኖ ሳይደረግባት ዓለም አቀፍ ማዕቀብ ሳይዛትባት ይህን የመሰለ እንትን መጠናቀቁ ጥሩ መስሎ ነው የሚታይ በእስራኤል በኩል።
0: ወደ ሊባኖስ ስንመጣስ ሊባኖስ እና እስራኤል እንደው ከአሁን በፊት የሚጠየቀሱት ጉዳይ አለ። እኔ በጣም የሚሰማኝ ወይም እንደኔ እንዳንድ ግለሰብ ነው ይሄ ጦርነት አክትሞ ሊባኖስ እና እስራኤል ጥሩ ወዳጅነት ሀገር ይሆን ይሆን? ምንድነው ያልኩት አንድ ነገር ያልኩት አለ ባለፈው ጊዜ ሊባኖስ እንግዲህ በሆሙስ በማዘጋጀት በአለም በጣም የታወቀች ነችና እንደው የእስራኤል ቴላቪቭ ሰዎች ይደው ሊባኖስ ሆሙስ የሚበሉበትኝ እነሱም ወደኛም ጠው ቴላቪቭ የመጣው እንደው ቢራ መጠጣት እንፈልጋለን የሚሉም አሉና እንደው ያ ነገር እውን ይሆናል ብለህ ታስባለህ?
1: ባላ ፈለንጋብዛቸዋለሁ
0: የነሱ ኮምስ የኛ ፈላፈል ይመጫል
1: እና በርግጥ የሊባኖስ ጉዳይም ጥሩ አቅጣጫ ነው ይዞ የሚታየው። የሊባኖስ መንግስት እንደ መንግስት ሊባኖስ በሰላም እንድትኖርና እንድትበለጽግ ዜጎች እንዲበለጽጉ ፍላጎት እንዳለው ነው ምንም መለከተው የሊባኖስ መንግስት። ከዚያ እንግዲህ ያስቸገረ ያለው ምን እንደምናውቀው ህዝባላ ነው። ህዝባላ ደግሞ የጀርባ አጥንት ሆኖ ቢረዳት እምትረዳ ኢራን
0: ነች።
1: ኢራንም ደግሞ የራሷ ጀርባ አጥንት ተደብድቦ የተሽመነመረች ነው የምትገኘው። ስለዚህ ይህ አጋጣሚ እንግዲህ ጥሩ አጋጣሚ ሆኖ ያለው። ስለዚህ አራተኛ ጊዜ መሰለኝ የእስራኤልና የሊባኖስ በአሜሪካ አሸማጋይነት አቀራራቢነት ድርድር የሚያካሄዱት በሚቀጥለው ሳምንትም እንደዚሁ ቀጣይ ድርድር ሮማ ጣሊያን ውስጥ ይካሄዳል ተብሎ ነው የሚጠበቅ ያለው እና ጥሩ ሁኔታ ነው እየታየ ያለው። ምክንያቱም ሁለቱ ሀገሮች እንደምናውቀው የወሰን ወሰርክብኝ ቦታ መሬት ወሰርክብኝ መልስ የሚባል ክርክር የላቸውም። እስካሁን ድረስ እንደዚህ ያለ እያፋጁ ያለው ሂዝባላ ስለሆነ ሂዝባላ መሆን እንግዲህ በሊባኖስ በኩል የተጠላ ስለሆነ እስራኤልም እንደዚሁ በአቅሟ ያው የድርሻዋን እየደበደበች ነው የምትገኘው። ባይገርም እናንተም ማይተው ይሆናል የእስራኤል መከላከያ ሰራዊት በዚህ በደቡብ ሊባኖስ ወዳለው የዚህ የምህንድስና ክፍል ወታደሮች ሂዝባላ ፈንጅ ተኩሶ መጠነኛ ጉዳት ያደረሰ በዚያ አጸፋ እስራኤል 700 ቶን ዘረሰይ እንግዲህ 1,700 ኪሎግራም ማለት ነው በመጣል ከዚህ ከቡፎር የሚባለው የጦር ድሮ ጦር ምሽግ አጠገብ የነበረው ዋሻ በሙሉ እንዳወደመች ነው የሚነገር ያለው እና ያ ዋሻ እንግዲህ የሂዝባላ ሰዎች ተደብቁበት አይደለም ግን ዋና የጦር መምሪያ አድርገው ይጠቀሙበት የነበረው ዋሻ ነው እና ያ በሙሉ እንዲወድም ተደርጋለች። እና ይህ ሁላ እንግዲህ ምንድነው የሚለው እየከፈከፈች ቀስ እያደረገች ሂዝባላንም እያዳከመች ነው ያለችው እስራኤል። በዚህ ሁኔታ ሂዝባላ የሊባኖስ መንግስት ሲያንገራግር የነበረው ሀይሉ እየደከመ ስለሄደ የሊባኖስ መንግስት አሁን ደፍሮ ማንንም ሳይፈራ ከእስራኤል ጋር መደራደርና እርቀ ሰላም ማውረድ የሚችልበት አጋጣሚ እየተቃረበ እየሄደ መሰለኝ።
0: እሺ ይሁን እንግዲህ እስኪ ያ ነው ሁላችንም የምንፈልገው የምንጠብቀው ሰላምን የመሰለ ነገር የለም። ሰላም ሲኖር ነው ሁላችንም በሰላም መኖር የምንችለው። ሽራሜም ለሰጠህን ማብራሪያ እጅግ በጣም እናመሰግነው። እግዚአብሔር ይስጥልን። መልካም ሰንበት ሸቧቶ መልካም ሳምንት ይሁንልን። ቶዳባይ

0: የተከበራችሁ አድማጮች አስተያየታችን እንደቀጠለ ነው። መስመር ላይ ጋዜጠኛ ጥላሁን መልክ ይገኛል። ጥላሁን እንደምን አመሸህ? መልካም ሳምንት ማለት ይቻላል አይደል? ሰንበት እየወጣችሁ ነው። ባለሳሳብስ ገና ነው። ተወሰነ ደቂቃዎች
1: ቀሩ። አዎ ከተወሰነ ደቂቃዎች በኋላ።
0: እንዴት ነህ? ሁሉ ሰላም?
1: እንዴት ነህ? ሀገርዬ ያለከው አርቲስት
0: ዲማን እንደ ሀገር አገር ሲኖር እኮ ነው ሁሉንም ነገር ማድረግ የምንችለው አይደል እንዴ? ምንድን ነው የሚባል ምንድን ነው ቆየኝ? አረ እንደው ሀገር ስለ ሀገር አገር ሳለ ነው። አረ እንዴት ጠፋቢ ምንድነው የሚባል እንደው ከወደ ኳላ አሁን እንደው ባፌ እምቢያለኝ እንጂ የምንለው ሁኔታ አለና አገር እንኳ ቢሞት ወዴት ይደረሳል? እናት አባት ቢሞት በሀገር ይለቀሳል፣ ወንድምት ቢሞት በሀገር ይለቀሳል፣ ሀገር የሌለችለት ወዴት ይደረሳል ይባላል። እና እንደ ሀገር የመሰለ ነገር የለም። ሀገራችን የምንጠብቅበት እስራኤል አምላክ አቅሙን ችሎታውን ትዕግስቱን ይስጠን።
1: እውነት ነው።
0: ሽማግሌው እኮ አይደል?
1: አዎ እንደዚህ እኮ ነው። አንዳንድ ሲል መደማመር ሲመጣ ጥሩ ሀሳብ ሲኖር ችግራችን አሁን ካልከው ጋር እኮ አይቼው እኛ ጠላቶቻችን እኮ አንረታም እኮ ለጠላቶቻችን።
0: እውነት ነው።
1: እና መጨረሻ ጠላቶቻችን በአሸናፊነት የምንወጣው አሁን ትልቁ የኛ ችግር ማለተኛ አጠቃላይ ይሁዳውያን ስንባል ሁሉም ትንሽ አዋቂ ነን ስለሚል የእርስ በርስ አለመግባባት፣ እርስ በርስ አንዱ ከሌላው በለጥ የማለት አዋቂ ነኝ የማለት ሁኔታ፣ የውስጥ የመከፋፈል ችግራችን እንጂ ጠላቶቻችን እንደምችል እና ከመተሳሰቡን ትግዞ እነዚህ ያስተምሩናል። ባጭሩ እነዚህ ተሞክሮዎች አሁን ጠላቶቻችን ክፍተታችን ሲያዩ ነው እነሱ የሚሞክሩን የሚደፍሩን። አሁን ካሳለፍነው ጦርነት በይበልጥ ደግሞ በእስራኤል ታሪክ ይህንን ሶስተኛ ዓመት ያስቆጠረውን ረጅሙን ጦርነት ከዚህ ምናልባት እንማራለን የሚለው ሁኔታ ይኖራል። እንዳልከው ሀገር ነች። ሀገር ከሌለች
0: እውነት ነው ፋርስ ባህረ ሰላጤው ውጥረት በጣም በከፍተኛ ደረጃ እየቀጠለ ነው። እንዲያውም እኔ አሁን ወደዚህ ወደ ስቱዲዮ ከመግባቴ በፊት እንዲያውም እስከ ሰኞ ድረስ ጦርነቱ እንደገና እንደሚፈነዳ ግምት እንዳለ እየተነገረ ነው። እንዴት ታየዋል?
1: አዎ የቀናት ጉዳይ ይባላል። ግን ታውቃለህ፣ አይቼው በተደጋጋሚ ከአሁን በፊትም እንዲያውም የአጭር ጊዜ ትዝታ ባለፈው ሳምንት አርብ ለቅዳሜ አጥቢያ አጠቃላይ እስራኤል ውስጥ ማለት ነው አብዛኞቹ ዜጋዎች ጦርነት ይከፈታል የሚል እምነት አድሮባቸው ነበር። መጨረሻ ጠዋት ስንነሳ ግን ያው እንደገና የተራዘመበት ሁኔታ የታጠፈበት ሁኔታ አለ። ማለት ምንም እንኳ በዜና አውታሮችም እንደገና አንዳንድ ምንጮች፣ አንዳንድ ከፍተኛ ባለስልጣናት እንዴት ነው ይህን ነገር ባንክሮ የጦርነት የመሆኑ የመከፈቱ ሁኔታ የጊዜ ጉዳይ ነው ቢባልም፣ ዞሮ ዞሮ ግን ያው አንዱ አሜሪካ ላይ ያለው ደግሞ ፕሬዚዳንቱ ከሳቸው ውጭ ማን የሚያውቀው ነገር የለም። ግን እየተነገረ ያለው አይቸው እንዳልከው እስራኤል እንዲያውም እስራኤልም ገብታበት ማለት ነው አሜሪካ ከእስራኤል ጋር ጥምር ኃይሏን በአንድ ላይ በኢራን ላይ ጠበቅ ያለና በጣም ሰፊ የሆነ ወታደራዊ እርምጃ ይወሰዳል። ይህም የጊዜ ጉዳይ ነው ይባላል። መቼ ማን የማይቃ የለም። ምናልባት ነገ ጠዋት ስንነሳም ወደ ጦርነት ውስጥ ልንገባ እንችላለን። ነገ ከነገ በኋላ አይታወቅም። ግን በአሁኑ ሰዓት ያለው ሁኔታ ሁለቱ ሀገራት እንግዲህ ከአሁን በፊት አሜሪካ እስራኤልን አትግቢ እጅሽን ሰብስቢ የማለት ሁኔታ ነበር። ማለት ብቻዬን እወጣዋለሁ ማለት ምክንያቱም እስራኤል ወደ ውስጥ መግባት ነገሩን ጦርነቱን ማስፋት ነው ከሚል ፍራቻ አሜሪካ አማራጭ የላትም እና እስራኤልም ደግሞ በጣም በከፍተኛ ሁኔታ ስለምትፈልገው ያ ብቻ አይደለም። በአዝነው ሳምንት ጠቅላይ ሚኒስትሩ ወደ አሜሪካ በማቅናት ከሴናተሩ ግራም ቃቢ ስነስርዓት ከዛም ከዶናልድ ትራምፕ ጋር ተገናኝተው ነበር። በዛን ሰዓት የተነጋገሩት ነገር አለ ይባላል። ማለት እስራኤል የሰጠችው ሀሳብ አለ ማለት ኢራን በአጭሩ ማንበርከክና ኢራን እጇን እንድትሰበስብ ከዛም አልፎ ወደ ጠረጴዛ ዙሪያ እንድትዞር ካስፈለገ መፍትሄው ኃይል ነው፣ ይህን ለማድረግ ደግሞ በሚል ጠቅላይ ሚኒስትሩ ወይም የእስራኤልን አቋም ለዶናልድ ትራምፕ ተናግሯል ይባላል። ማለት ሌሎች አማራጮች አሉ እንዴት ኢራንን መጉዳት እንደሚቻል ማለት ሌሎች ለምሳሌ አሁን ባለባት የኢኮኖሚ ማዕቀብ የነዳጅ ምርቷን መውጣት በተመለከተ አሜሪካ የጀመረችው ጉዞ አለ፣ ግን እሱ ወሳኝ በቂ አይደለም። ምክንያቱም ከሌሎች ጎረቤት አገሮች ጋር በመነጋገር እንዴት ነው በምድርም በዛም ማለት በየብስ ማለት ነው ይህን ምርቷን ወደ ውጭ የምታስወጣበት ሁኔታ አለ። አሁን ያን ቦታ መዝጋት ያስፈልጋል። ኢራን ጭራሽ ከሌላው ዓለም ጋር ግንኙነት መፍጠር የለባትም። ይህ ይቻላል የሚል በእስራኤል በኩል ጠቅላይ ሚኒስትሩ ለዶናልድ ትራምፕ ተናግሯል ይባላል። ምክንያቱም ኢኮኖሚዋን ከነካቴው ለማዳከም ሲባል ነው። እነዚህ ነገሮች ተደምረው ጥቃቱን ተወስዶ ምናልባት እስራኤል የሰጠችውን ሐሳብ አሜሪካ ተቀብላ ወደ ጦርነት ይገባ ይሆን? ይህን ወደፊት እንግዲህ የምናየው ነው። ግን ጎን ለጎን የአሜሪካን መንግስት አይቸው ትንሽ እንዲያስብ አድርጎታል የሚባለው አሁን ሁለት በጣም እንዴት ነው በራሳቸው ጊዜ እንዴት ነው መፍትሄ ያላገኙት ሁኔታን፣ በአንድ በኩል ኢራንን በአጭር ጊዜ ከባድ የሆነ እርምጃ ተወስዶ በማስፈራራት ወደ ስምምነት እንመልሳለን የሚል እምነቱ ነበራቸው ዶናልድ ትራምፕ። አሁን እየቆዩ ሲያዩት ግን ኢራን ጠንካራነቷን፣ ኢራን ጭራሽ እየተጎዳችም እኮ አሁን አለው ከዛም ይባስ ብሎ በአሜሪካ ጥቅምና በአሜሪካ ወዳጅ ሀገሮች ላይ ጉዳት እያደረሰች ነው። አሁን ይህ ሁኔታ እንዴት ነው የሚል ግራ ተጋብቷል ዶናልድ ትራምፕ። ጠበቅ ያለ እርምጃ የምወስድ ከሆነ ይላሉ ዶናልድ ትራምፕ በአማካሪዎቻቸው ዘንድ እንግዲህ የሚቀርበው ጠበቅ ያለ እርምጃ ማለት እስካሁን ድረስ ወታደራዊ ተቋሞችንና አንዳንድ የኢኮኖሚ ተቋሞችን አልፎ አልፎ ቢነኩም ግን ኢራንን ማስፈራራትና ማንበርከክ የሚቻለው በኢኮኖሚ አቅሟ፣ በነዳጅ ኃይል ማመንጫ ድልድዮችን እንዴት ነው ኢኮኖሚዋንን በሚነካ ሁኔታ እዛ ላይ ጥቃት መወሰድ ያለበት የሚለውን በጣም ይፈሩ ነበር ዶናልድ ትራምፕ። ምክንያቱም ይህ እዚህ ላይ እርምጃ ከወሰድኩ ነገ ከነገ በኋላ የኢራን ኢኮኖሚ በጣም መጎሳቆል ሲጀምር ኢራናውያን ይጎዳሉ፣ ጨለማ ውስጥ መክተት ማለት ነው። ሌላው እንደገና ኢራንን መገንባት በሚለው እኛውን እጃችን የምንዘረጋው ሌላው ዓለም ነው። ስለዚህ የአጠፋነውን የደመሰስነውን እንዴት እንደገና ለመገንባት ወደዛ እንሄዳለን? ከጥቅሙ ጉዳቱ ያመዝናል የሚል በቃ መፍትሄ ያላገኙ ጥያቄ አለ። ይህ አንዱ ነው። ምክንያቱም ኦኬ በኃይል እርምጃ ልንጎዳቸው እንችላለን፣ ምድረ በዳ ማድረግ ይቻላል ማለት ይህ እነዚህ የኢኮኖሚ ተቃውሞችና የኢራን መንግስት ጥቅምት። ግን ከዛ በኋላ ለምሳሌ አዛን ተመልከት፣ ይህ ጉዳት ከደረሰ በኋላ እንደገና ሌላው ማህበረሰብ ነው ሌላው ዓለም እንግዲህ እንደገና ገንዘብ አዋጦ ሊገነባ ነው። ልክ እንደዛ መገንባት ሲባል ብዙ ጊዜ እንደገና ረጅም ጊዜ ይወስዳል። እነዚህን የኃይል ማመንጫዎች በተለያዩ ቦታዎች ያሉትን የኢራን የኢኮኖሚ የጀርባ አጥንት የሆነውን ከተጎዳ እንደገና ለመገንባት ብዙ ዓመት ይወስዳል። የመጀመሪያዎቹ ተጎጂዎቹ ደግሞ እዛው ያሉት 90 ሚሊዮን በላይ ናቸው። ስለዚህ ይሄ ነገር ጥሩ አይደለም የሚል በአሜሪካ በኩል አለ። ለዛ ነው እርምጃ ማጥቶ።
0: በዚህ ላይ ግን ጥላሁን በጣም አሁን ብዙ ሰውም የሚጠይቀው ጥያቄ ነው። ኢራን በእርግጥ በህዝብ ብዛቷ በጣም የህዝብ ብዛት እንዳላትና ቢያንስ አሁን ያለው መንግስት የሀያቱላውን መንግስት የማይደግፉ ከ90 ሚሊዮን የሚሆኑ ነዋሪዎች አሏት። ለምንድን ነው አሁን ይህን መንግስት አንፈልግም በማለት ተቃውሞ ሰልፍ መውጣት ያልቻሉበት ምክንያት ምንድን ነው? ኢራን እንደዛ ተቀጥቅጣ እንደዛ ከፍተኛ ባለስልጣናት አያቱላውን ራሱን አሊ ሀማኔን ጨምሮ ብዙ ተገለዋለኝ አሁንም ድረስም ሰላማዊ ሰልፍ ወጥተው ድምጻቸውን የማያሰሙበት ምክንያቱ ምንድን ነው?
1: ቅድሚያ ጥሩ ጥያቄ ነው፣ ግን መልሱ ደግሞ ከአሁን በፊት አይተነዋልኝ ማለት እንደጀመረ ይህ በአሜሪካ እስራኤል በኢራን ላይ የነበረውን ጦርነት እንደውም ዜጋዎች በቃ የሆነ ይሁን ከሚል ኑሯቸውም በጣም የተጎሳቆለ ከመሆኑ አደባባይ ላይ በመውጣት ተቃዋሚዎቹ ማለት ነው እንግዲህ እንዳልከው 90 ሚሊዮን ከሚሆነው ቢያንስ ከ15-20 ሚሊዮን የሚሆነው እኮ የመንግስት ደጋፊዎች ናቸው። ይህ መረሳት የለበትም። ስለዚህ አሁን ባለፈው ወጥተው አደባባይ ላይ በግፍ ተጨፍጭፈዋል። እንግዲህ ከ45-50 ሺህ ከዛ በላይ የሚሆኑ ዜጎች ሞተዋል የሚባልበት ሁኔታ ለመንግስት የተቃወሙት በዛን ሰዓት እንዴት ነው የነበረው? ምናልባት አሜሪካ ሆነች እስራኤል በአጭር ጊዜ ወደ ውስጥ በመግባት እንዴት ነው ያው የተወሰኑ መስዋዕትነት ከፍሎ ከዛ በኋላ ስርዓቱ ይገረሰሳል የሚል እምነቱ ነበር። ይህ ነገር ሳይሳካ ቀርቶ በጣም አሳዝኗቸዋል። አሁን ለጠየቀው ጥያቄ ይህንን የልብ ተሞክሮ አጭር ጊዜ ማለት ነው ያዩት ኢራናውያን እንዴ አሁንም እኛ ብንወጣ እኛ እዚህ ሰለባ ስንሆን ማን ነው ለዋስትናችን? ማን ነው ኢራን ወይስ ይቅርታ አሜሪካ ወይስ እስራኤል? ሊደርሱልን ይችላሉ። ስለዚህ አደባባይ ብንወጣ መገደል እንጂ የምናገኘው ነገር የለም አንዱ ነው። ሌላው አትውጡ የሚሉ ደግሞ ከውጭ ሀገር የሚገኙ ተቃዋሚዎችም ሆነ የመንግስት ተቀናቃኞችና ሌሎቹም ድምጻችሁን አሁን እናንተ ጸጥ በሉ የሚል ሁኔታ አለ። ምክንያቱም ሰዓቱ አይደለም ጊዜው አሁን አይደለም ከሚል የተነሳ ሌላውና ዋናው ግን እነዚህም ዜጎችን ተቃዋሚዎችን የሚያስፈራቸው እንዳልኩ ብዛት ያላቸው ታጣቂዎችና የመንግስት ደጋፊዎችና ተጠቃሚዎች በሚሊዮን የሚቆጠሩትኝ አደባባይ ላይ ወጥተው እኮ እነዚህን ዜጎችን ምንም የጦር መሳሪያ የሌላቸውን አደባባይ ላይ ሲወጡ ምንድን ነው የሚያደርጓቸው? ያስሯቸዋል፣ ይገሏቸዋል ገብቷል። ስለዚህ ለምን ይወጣሉ? አናሳ አይደሉም ልንፈልገ ነው እነዚህ የመንግስት ደጋፊዎች ተጣጣቂዎች። ከዚህ ፍራቻ እነዚህ ያላቸው አማራጭ ምንድነው? ሌላ መተደላ ተአምር እስኪፈጠር ድረስ ምናልባት ወደ ውስጥ ለጠበቅ ያለ እርምጃ ሆኖ በመንግስት ላይ እንዴት ነው ሌላ እርምጃ ተወስዶ መንግስቱ ይወድቅበት አይነት እዛ ላይ ከተደረሰ ምናልባት የምን ሁኔታ አለ? ልብ ብለ ከሆነ ካሁን በፊትም በእስራኤል አነሳሽነት ማለት ነው እንዲሁም ሌላ የኩርዲስታን የኩርድነን እና የመንግስት ተቀናቃኞች ወደ ውስጥ በማስገባት በእንደዚህ አይነት ሁኔታ በውስጥ ማለት ነው ምናልባት መንግስት ለመጣል የሚል በእስራኤል ተሞክሮ የተሸፈ ያልተሳካበት ሁኔታ አለ። ምክንያቱም ቱርክ ይህን ነገር ስላልወደደችው አሜሪካን ከማከረች በኋላ ወደ ጦርነቱ እንዲሁም ቱርክ ወደ ጦርነቱ ለመግባት ምንም አይነት እንደማይረብሻት ምክንያቱም በግል ጥቅማ የተመጣሁ በዚህ ምክንያት ዶናልድ ትራምፕ አይ ቱርክ ወደ ጦርነቱ ኢራንን ደግፋ ሳይሆን ለራሷ ጥቅም ስትል ወደዛ ገባሽ ማለት ሁኔታውን ወደ ላይ ታጭ ወስዳል በሚል ዶናልድ ትራምፕ ከቱርክ ጋር ተነጋግረው ያቆሙበት ሁኔታ አለ እና እነዚህ የምድር ጦር ማለት ነው እንግዲህ የቱርክ ታጣቂዎች የኩርዲስታን ታጣቂዎች ወደ ውስጥ የመግባታቸው ሁኔታ ያኔ እነዚህ ነገሮች አሁን ተሞክረው ያልተሳኩበት ሁኔታ አለ። ከዛ አንጻራው ለጠየቀው ጥያቄ ዜጎች ድምጻቸው ማጥፋትና ባለቀ ሰዓት ግን ስርዓቱ ሊገረሰስ አይነት ሁኔታ ነው ተዳከም ያን ካዩ ምናልባት ቆይቶ ሊወጡ ይችላሉ ወይም ውጡ ሲባሉ አሁን ባለው ተጨባጭ ሁኔታ ግን ሊጎዳቸውና ሊገደሉ እንደሚችሉ ስለሚያጠፉኝ ድምጻቸውን አጥፍተው እንደውም ቤታቸው መውጣት የማይፈልጉበት ሁኔታ አለ። ምክንያቱም ተቃዋሚ ሆነ ወደ ውጭ ከወጡ እንደው ድምጽም ካሰሙ እንኳን ታይዘው የመታሰር ሁኔታ የመገደል ሁኔታ ያንን እንደሚያጋጥ ስለሚያውቁ ድምጻቸውን ያጠፉበት ሁኔታ እና ከፍራቻና ሁኔታውና ጊዜው አሁን አይደለም ከሚል የተነሳ ነው ዜጎች ወጣው አደባባይ ላይ ነገ ከነገ በኋላ ምናልባት አሜሪካና እስራኤል እንደሚያደርጉት ሌላ ጠበቅ ያለ እርምጃም ሆነ ውስጥም ደግሞ ሌላ ኃይል ገብቶ እግር ጦርም በለው እንግዲህ ምናልባት በእንደዚህ አይነት ሁኔታ ምናልባት ስርዓቱን የሚያናገውና ስርዓቱ እንደሚወድቅ ያን ካዩ እነዚህ ዜጋዎች ብዛት ያላቸው አብዛኞቹ ማለት ነው እንግዲህ ያው መንግስትን ተቋሚ ናቸው ምናልባት የነሱን ወደ አደባባይ መውጣት ይታያል። አሁን ባለው ተጨባጭ ሁኔታ ግን እንደሚገደሉና እንደማይጠቅማቸው ስለሚያውቁ ያላቸው አማራጭ ምንድነው? በቤታቸው መቀመጥ ነው። ይሄ ነው ሌላው ቀደም የተጀመርኩት አላይቸው ቀደም ካልኩት አሜሪካ ምናልባት ከምን ወስደው እርምጃ ጉዳቱ
0: ከጥቅሙ ጉዳቱ
1: ያመዘናል ይላል የሚለው ሌላ ጎን ለጎን አዳዲስ መረጃዎች እየወጡ ያሉት ደግሞ እነዚህን ጸረ ሚሳኤሎችን ለመከላከል ማለት ነው በእስራኤል በኩል በአሜሪካ እንግዲህ ታጣለ አሜሪካ ይቅርታ ኢራን የምትሰነዝረውን ጥቃት እነዚህን ጸረ ሚሳኤሎችን ማለት ነው ያው በእስራኤልም እንደገና አሜሪካ ዋናዋ ግን አሜሪካ በዚህ ያው ብዙም ስላላት ያው በመተጋገዝ ማለት ነው ከምናከሽትበት ሁኔታ ነበር። አሁን የዚህ እጥረት አለ የሚባል ዜና ይወጡ ነው። እንደውም ዛሬ አንዳንድ የዜና ምንጮች የሚጠቁሙትኝ በባህር ኃይሉ በኩል ማለት ነው ጀልባ ላይ ሆነው እንግዲህ የሚያከሽቱትም ሌሎች ጸረ ሚሳይሎች አሉ። ያንን የማክሸፊያውን ጸረ ሚሳይሉን እጥረት አለብኝ ሲሉ እንግዲህ ይህን የሚመለከተው ከፍተኛ የጦር ጄኔራል ለአሜሪካ መንግስት ጥያቄ አቅርበዋል። ማለት ጦርነት ከተጀመረ እስራኤልን ሙሉ በሙሉ መከላከል አንችልም። እስራኤልን ማለት የአሜሪካ መንግስት ሁለት አማራጭ
0: ይሄ ኮራሱ ቢያንስ አሁን ይሄን ነገር አሜሪካ ሁሉን በጇ ነው ማለት ይሄን ነገር እንደገና የማምረት አቅሙ ማለት የት ነበር እስካሁን ድረስ በዚህ በተኩስ አቁም ስምምነቱ ውስጥ ምን ያህል ማምረት ችሏል ወይስ ጭራሽ ወደዚህ ሂሳብ አልተሰጠውም ነበር?
1: ጥሩ ጥያቄ ነው። ሲጀምር ባሳለፍነው ጦርነት ብዙ ወጪ ብዙ ጦር መሳሪያዎች ብዙ ብዛት ያለው አሜሪካ በምታደርገው የመከላከል ሁኔታ ነው የጸረ ሚሳኤል ሌላው። አሁን ከጦርነቱ በኋላም በአፋጣኝና በአስቸኳይ እንደገና ማምረት በሚል ሁኔታ መንግስት ትዕዛዝ ቢያስተላልፍም በአሜሪካ በኩል ግን እንደውም ዶናልድ ትራምፕ እዚህ ላይ ቅሬታቸውን እያሰሙ ነው ይባላል። እነዚህ የጦር መሳሪያ አምራች ኩባንያዎች ግን እንደተጠበቀው እያመረቱ እንዳልሆነም ይነገራል። ስለዚህ እጥረት አለ ማለት ነው። አሁን ቅድም ያልኩት አንድ የጦር ጄኔራል ያሉት ምንድን ነው ሁለት አማራጭ የአሜሪካን እንግዲህ አልትትርሳ በመካከለኛው ምስራቅ የአሜሪካ ብዛት ያላቸው ጦር ሰፈሮች አሉ። ከ200,000 በላይ የሚሆኑ ወታደሮቿ በዓለም ይገኛሉ። ከነዚህ ውስጥ በአካባቢያችን እንኳን ካለው ከኢራን ጋር ጦር ከ50,000 በላይ የሚሆኑ ወታደሮች አሜሪካ ይገኛሉ በተለያዩ የጦር ሰፈሮች። ያን ቦታ መከላከል ወይስ እስራኤልን መከላከል ምረጡ ሲሉ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እነዚህ የጦር ጄኔራሎች እንግዲህ የተናገሩበት። በእርግጥ ዶናልድ ትራምፕ ይህን አስተባብለዋል ከሁለት ቀን በፊት አይ ፍጹም የጦር መሳሪያ እጥረት የለብንም የነዚህ ሲሉ ተናግረዋል። ምናልባት ውስጥ ለውስጥ ግን ይህ ችግርም ምክንያት ሆኖ አሜሪካና እስራኤል እርምጃ የሚወስዱ ለዛ ይሆን? ይህ ማስሉ ይቻል አንድ ጥያቄ ነው። እንግዲህ ከወዲሁ ያለ ሁኔታ ግን አሜሪካም ሆነ እስራኤል በአንድ ላይ በቅርብ ቀን ውስጥ ጠበቅ ያለ እርምጃ ይወስዳሉ የሚል ሁኔታ አለ። እንዳልኩት መልሶ የሚገኘው ዶናልድ ትራምፕ ጋር ነው። ምክንያቱም ማታ የተናገሩትን ጠዋት ሲሰርዙት እንደገና ሌላ ሀሳብ ሲያመጡ እና ሀሳባቸውን ሲቀያይሩ ይታያል። እንደማስበው ከሆነ ግን አማራጭ ስለሌለም ኢራን እዚህ በጣም እነዚህ ይሄ ስልጣን ላይ ያለው መንግስትና ግብረ አበሮቹ በይበልጥ ደግሞ አክራሪዎቹ ማለት ነው እነሱ በይበልጥ ደግሞ የአቤታዊ ዘቡና አጠቃላይ ይህንን መንግስቱን የሚጠብቀው እነዚህ በጣም አክራሪ ከመሆናቸው የተነሳ እነሱ የሚፈልጉት ፍራቻ በሌለበት ያው ከሞትን አንድ መሞት የሚል ሁኔታ ነው አቋማቸው። ስለዚህ መንበርከክ ምልክት አያሳዩም። አሜሪካ አማራጭ ሳይኖራት ሲቀር እንግዲህ ካሁን በፊት ከነበረው ሌላ ጠበቅ ያለ እርምጃ ትወስዳለች። በሁሉም ዘንድ እንግዲህ የሚነገር ነው።
0: እንደው ጥላሁን ሰዓታችንም እየጨረስ ነው። የሳውዲ አረቢያ ሁኔታስ እንዴት ነው? ሳውዲ አረቢያ ምናልባት የመንን ታጠቃለች የሚል ሁኔታ ያው ሁቲሞችን ይሄ እንደው እንዴት ነው? እንደው ሁለት ደቂቃ ነው የቀረችን።
1: እጠር ባለ ሁኔታ የሳውዲ አረቢያ እንግዲህ የመን በሁለቱ መካከል ሲጀምር ወደ 2-3 ዓመት ያስቆጠረ የተኩስ አቁም ስምምነት ነበር። ባለፈው በሐሚኔ የቀብር ስነስርዓት ምክንያት ከየመን ወደ ኢራን ማለት ነው የጦር አውሮፕላን መግባትና መውጣት በቀብር ለመሳተፍ ሲባል በሩ ተከፍቷል። ይህንን ሲጀምር መቆጣጠር ስችል ሳውዲ አንቅላፍታ ነበር ማለት ይቻላል። ያን ያዩትኝ ምናልባት ፈርተዋል በሚል መውጣትና መግባት ታቅዶ ተዘግቶ የነበረው በየመን በኩል ባለት ነው ወደ ኢራን መብረር ጭራሽ መውጣት መግባት የሌለው ሲከፈት በቃ ሳውዲያ ካለፈ በሁለተኛው ማለት ነው እንግዲህ እንደገና ያው እንደውም ጥቃት የሚፈጸምችበት ሁኔታ አለ። ከዚህ አጸፋዊ እርምጃ በየመን በኩል እንግዲህ በሳውዲያ ጥቅም ላይም እንግዲህ እርምጃ የወሰዱበት ሁኔታ አለ። አሁን የጦርነት በሳውዲያ በኩል ከፍተኛውን ስጋት ስለጣለና ይባስ ብሎ ደግሞ በአካባቢው ብዛት ያላቸው ሁለቱ ሀገራት ብቻ ሳይሆን ሌሎች ጎረቤቶች የሚጎዱበት ከነዚህ ውስጥም አንዷ ግብጽ ነች። እንግዲህ ወደፊት ያለው ሁኔታ ምንድን ነው? ሳውዲ አረቢያ ይህን ነገር ለመቆጣጠር በእርግጥ ከአሁን በፊት ባደረጉ ጦርነት ለማንበርከት ሞክረው ሳውዲዎች ያልተሳካላቸው ሁኔታ አለ። ግን አሁንም በሚቀጥለው አማራጭ ስለማይኖር ሳውዲያ እንዲሁም የእግር ጦር ወደ የመን በማስገባት በእንደዚህ አይነት ሁኔታ እነዚህ የፑቲን አማጽያን ለመጉዳት የሚል ሁኔታ አለ። ከዚህ ጀርባም አሜሪካ፣ እስራኤል አሉበት። እንግዲህ ምናልባት በቀጣይ መፍትሄ በመፈላለግ የፑቲን አማጽያን ምክንያቱም በጎን ቂም አለባት። አሜሪካም እንዲሁ ከሳውዲ አረቢያ በመሆን ምናልባት እርምጃ ሊኖር ይችላል። ዞሮ ዞሮ ግን መጨረሻው የኢራን ሁኔታ እልባት እስካላገኘ ድረስ አካባቢያችን የተረጋጋ መስሎ አይታይም።
0: አሁን እንደተለመደው እጅግ በጣም እናመሰግናለን ለሰጠህን ሰፋ ማብራሪያ። መልካም ምሽቱንልህ። ክቡራትና ክቡራን አድማጮቻችን ስርጭታችን ተገባዶ ለዚህ ፕሮግራም ተሳካት ለቴክኒክ ባለሙያ ዮራይ ፒከር ምስጋና ያደረሰውኛል። መልካም ሌሊት ይሁንላችሁ። ጠዋት ከኔ ጋር እንገናኛለን።